0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: ከSBS አማርኛ ጋር ነው በሞባይል ኦንላይን እና ሬዲዮ የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የSBS አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ረቡ ሚያዝያ 28 2018 አርማዎቻችን እንደምን አርፈዳችኋል? ዘወትር ረቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከስፔስ ሬዲዮ ጣቢያ የምናስተላልፈው የማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርት ከማህበረሰብ ለማህበረሰብና የቃለ ምልልስ ዝግጅቶቻችን ተከታተዋል። ሀገርኛ ሪፖርት ኢትዮጵያ በሱዳን መንግስት የተሰነዘረባትን ክስ መሰረተ ቢስ ስትል ውድቅ ማድረጓን ቀዳሚ ትኩረት አድርጓል። ደመቀ ከበደ አጠናቅሮታል። በማህበረሰብ ለማህበረሰብ ዝግጅታችን የ2025 የዓመቱ የማህበረሰብ በጎ ፈቃደኛ በመሆን በኩዊንስላንድ ለሽልማት ከበቁት አቶ ወርቅነ ባይ ጋር ተነጋግረናል። በቃለ ምልልስ ዝግጅታችን ከዶክተር ግርማ ብርሃኑ ጋር በአይኪው ዙሪያ ያካሄድነው ቃለ ምልልስ ይስተናገዳል። በመጪው ሳምንት ዝግጅታችን ከአማርኛ ሰዋሰውና የትዝብትና ተስፋ መጽሐፍት ደራሲ ኢሚሬትስ ፕሮፌሰር ባዬ ኢማም ጋር ያካሄድነውን ቃለ ምልልስ ይዘን እንቀርባለን። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጀሮን ጂም ቻልመርስ የአውስትራሊያ ብሔራዊ ባንክ የወለድ ጭማሪ በዋነኛነት ከመንግስት ወጪ ጋር የተገናኘ አይደለም አሉ። በዘንድሮ ዩሮቪዥን የሙዚቃ ዝግጅት የተሳታፊ ሀገራት ቁጥር ቀንሷል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በጀሮን ጂም ቻልመርስ የአውስትራሊያ ብሔራዊ ባንክ የወለድ መጠን መጨመር በአውስትራሊያውያን የኑሮ ውድነት ላይ ተደራቢ ጫናን እንደሚፈጥር የሚረዱ መሆኑን አስገንዝበዋል። በጅሮንዱ በመጪው ሳምንት ማክሰኞ ሜ 12 ምሽት ይፋ በሚያደርጉት በጀት በከፍተኛ ቁጠባና መጠነኛ የምጣኔ ሀብት ማነቃቂያ ላይ እንደሚያተኩር አመላክተዋል። የወለድ መጠንን በትላንትና 2.41 ወደ 4.35 ከፍ ያደረገው ብሔራዊ ባንክ ለጭማሪው አስባብ ሆነኝ ያለው የዋጋ ግሽበት ንረትና ሉላዊ ተጽዕኖዎች ለዋጋ ማሻቀብ ጫና እያሳደሩ በመሆናቸው እንደሁ ጠቅሷል። ዶክተር ቻልመርስ የመንግስት ከፍ ያለ የገንዘብ ወጪ ለተለያዩ ፕሮጀክቶች መዋል ለዋጋ ንረት ዋነኛ ገፊ ክንውን ነው የሚለውን የትችት አታይ እንደማይቀበሉት አስታውቀዋል። አያይዘውም
1: Australians are already paying a very hefty price for this war in the Middle East and
0: Australian ኮዲሁ በመካከለኛው ምስራቅ ጦርነት ሳቢያ በጣሙን ብርቱ ዋጋ እየከፈሉ ነው። እናም የዚህ አይነቱ በብሔራዊ ባንክ የተደረሰው ውሳኔ ከአክባጅነቱ ባሻገር አቅላይ አይሆንም። ብሔራዊ ባንክ የወሰደው ውሳኔም ከመንግስት የወጪ ብዛት ጋር የተያዘ አይደለም። ትናንት ይፋ ለሆነው ውሳኔ ዋነኛ ጉዳይም አይደለም። ከውሳኔው በኋላም የብሔራዊ ባንክ መግለጫ አመላካችነትም ያ አይደለም። ስለምን የመንግስት ወጪና በጀት የምጣኔ ሀብታችንን ዋነኛ የዋጋ ግሽበት ገፊ አድርገን አናይም ብለዋል። የኦስትሪያ ፖሊስ ዩሮቪዥን የሙዚቃ ዝግጅትን ተከትሎ እስካሁን አካሂዶት ከሚያቀው የገዘፈ የጸጥታ ማስከበር እርምጃ እንደሚያካሄድ ተነግሯል። ቀደም ሲል እስከ 43 ሀገራት ሲሳተፉበት የነበረው የዩሮቪዥን ተሳታፊዎች ሜ 16 ለሚከናወነው የዘፈን ውድድር ሽልማት የዘንድሮ ተሳታፊ ሀገራት ቁጥር ወደ 35 አሽቆልቁሏል። ለተሳታፊዎቹ ቁጥር መቀነስ አስባብ ሆኖም በርካታ ሀገራት የጋዛ ጦርነትን ተከትሎ የእስራኤልን ተሳታፊነት በመቃወም ሆኖ ተጠቁሟል። የቪየና ባለ ስልጣን እስከ 3000 የሚደርሱ የድጋፍ የተቃውሞ ሰልፈኞች ድምጾቻቸውን በአደባባይ እንደሚያሰሙ የሚጠብቁ መሆኑን ተናግረዋል። ቻይና ውስጥ በአንድ የርችት አምራች ፋብሪካ በተከሰተ የእሳት ቃጠሎ 26 ሰዎች ሕይወታቸውን ሲያጡ 61 ለመቁሰል አደጋ ደርሰዋል። የእሳት ቃጠሎው የተከሰተው የርችት መዲና በሚል ተቀጽላ ስም በመትጠራው ሉያንግ ሁናን አውራጃ ሲሆን ቃጠሎው ህንጻዎችን ለማውደምና ባለስልጣናትም አካባቢውን ለቀው እንዲወጡ ግድ አሰኝቷል። አደጋውን ተከትሎም የቻይናው ፕሬዚዳንት ሺ ሙሉ ምርመራ እንዲከናወንና ጥብቅ ተጠያቂነትም እንዲፈጸም መመሪያ አስተላልፈዋል። የርችት ኩባንያው ባለቤት በቁጥጥር ስር ይዋሉ ሲሆን በከተማይቱ ያሉ ሁሉም የርችት ፋብሪካዎች ከምርቶቻቸው እንዲገቱ ተደርጓል። በዚሁ ወደ ውጭ ምንዛሬ ተመን አመራለን። አንድ የአውስትራሊያ ዶላር 112 ኢትዮጵያ ብር ከ57 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ ንፋሳማና በከፊል ደመናማ ይሆናል። ዝቅተኛ 12 ከፍተኛ 19። ሜልበርን ሊያካፋ ይችላል። ዝቅተኛ 7 ከፍተኛ 14። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 17 ከፍተኛ 27። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 23። አድላይድ ደመናማ ይሆናል። ዝቅተኛ 10 ከፍተኛ 17። ሆባርት ሊያካፋ ይችላል። ዝቅተኛ 6 ከፍተኛ 13 ካምብራ ለካፋ ይችላል ዝቅተኛ 3 ከፍተኛ 12 ዳርዊን ፀሐያማ ሆኖ ይውላል ዝቅተኛ 23 ከፍተኛ 33 አዲስ አበባ በከፊል ፀሐያማ ሆኖ ይውላል ዝቅተኛ 15 ከፍተኛ 26 ዜናዎችን ከማጠቃላችን በፊት ረሰ ዜናዎችን ደግመን እናሰማለን በጅሮን ጂም ቻልመርስ የአውስትራሊያ ብሔራዊ ባንክ የወለድ ጭማሪ በዋነኛነት ከመንግስት ወጪ ጋር የተገናኘ አይደለም አሉ በዘንድሮ የዩሮቪዥን የሙዚቃ ዝግጅት የተሳታፊ ሀገራት ቁጥር ቀንሷል የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው።

0: advertising.
1: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
2: ጓል ለተባለው ይኸው ምክር ቤት ወይዘሮ ኪሮስ አጎስና ፈጉባኤ ወይዘሮ ምህረት በርሃን ደግሞ ምክትል አፈጉባኤ አድርጎ መምረጡ በፓርቲው መግለጫ ተጠቅሷል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ዕውቅናው ባለፈው ዓመት ግንቦት ወር የተሰረዘውን ህወሓት በሊቀመንበርነት የሚመሩት ዶክተር ደብረጽዮን የትግራይ ክልል ፕሬዝዳንት ሆነው የተሾሙት በአንድ ተቃውሞና በሶስት ድምጽ ተአቅቦ በአብላጫ ድምጽ እንደሆነ ፓርቲው ባወጣው መግለጫ ገልጿል። ዶክተር ደብረጽዮን በ2012 ዓ.ም ተመረጡ። በተካሄደው ምርጫ በተመረጠው ክርቤት በተመሳሳይ መልኩ ፕሬዝዳንት ተደርገው መሾማቸው ይታወሳል። ዶክተር ደብረጽዮን ክልሉን እንዲመሩ በመክረቤቱ የተሾሙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የስልጣን ዘመን ለአንድ አመት ከተራዘመ ከሶስት አመታት በኋላ ነው። የጊዜያዊ አስተዳደሩን ለአንድ አመት በፕሬዝዳንትነት ሲመሩት የቆዩት ሌተናል ጀነራል ታደሰ ወረደ የስልጣን ዘመን ያራዘሙት ጠቅላይ ሚኒስትር አብይ አህመድ ናቸው። ከሌተናል ጀነራል ታደሰ ወረደ በፊት አቶ ጌታቸው ረዳ ሲመራ ቆየ። የትግራይ ክልል አካታች ጊዜ አስተዳደር የተቋቋመው የፌደራል መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ ከተማ በጥቅምት 2015 ዓ.ም ተመረጠ የተፈራረሙትን የግጭት ማቆም ስምምነት ተከትሎ ነበር። ለኢንዱስትሪው ሴክተር የብድር አቅርቦት የሚያሻሽል ህግ ባንድ ወር ውስጥ ይፋ ይደረጋል አሉ ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ አህመድ ኢንዱስትሪው ሊያገኝ የሚገባውን የብድር ድርሻ እንዲያጣ ያደረጉት ሰው ሰራሽ ችግሮችን የሚቀርፍ ህግ አንድ ወር ባልሞላ ጊዜ ውስጥ ይወጣል ብለው ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል በተካሄደው የአራተኛው ዙር የኢትዮጵያ ታምርት ኤክስፖ መክፈቻ መርሃ ግብር ላይ ነው። ጠቅላይ ሚኒስትሩ የኢትዮጵያ የፋይናንስ ተቋማት ለኢንዱስትሪው ዘርፍ የሚያቀርቡት ድር አነስተኛ መሆኑን አስተዋል። እያንዳንዱ የኢትዮጵያ ሀብት ምን ያህል መጠኑ ወደ ኢንዱስትሪ መፍሰስ እንዳለበት የሚወስን በግልም በመንግስትም ባንክ አዲስ ህግ እንደሚወጣ የጠቀሱት ጠቅላይ ሚኒስትሩ ይህ ውሳኔ የኢንዱስትሪ ዘርፉ ለሚገጥመው የገንዘብ እጥረት ትልቅ ብስራት ይሆናል ሲሉ ተናግረዋል። ኢትዮጵያ ባለፉት 4 አመታት ብቻ በውጭ ምንዛሬ ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ በመተካት 14.5 ቢሊዮን ዶላር ማዳን ችላለች ሲሉ በመክፈቻ ስነ ስርዓት ወቅትም አክለው ተናግረዋል። ዓለም አቀፉ የሙዚቃ ማሰራጫ ስፖቲፋይ በኢትዮጵያ ክፍያ ሊጀምር እንደሆነ ተገለጸ። ስፖቲፋይ በኢትዮጵያ ውስጥ ያሉ የሙዚቃ ባለሙያዎች በቀጥታ ከክፍያ ስርዓቱ ተጠቃሚ እንዲሆኑና ገቢ ማግኘት እንዲችሉ የሚያስችል ምቹ ሁኔታ እየፈጠረ መሆኑን ገልጿል። በኢትዮጵያ ውስጥ እየተከናወኑ ያሉት የክፍያ ስርዓት ማሻሻያዎች አገር ውስጥ የጥበብ ባለሙያዎች ከስፖቲፋይ በቀጥታ ገንዘብ ማግኘት እንዲጀምሩ መንገድ እየከፈቱ ነው ተብሏል። የስፖቲፋይ የሳራ በታች አፍሪካ ዳይሬክተር የሆኑት ጆሴሊን ሙቡቶሬ ሚን ደገለጹት እስካሁን ለባለሙያዎቹ ገቢ አለማግኘት ዋነኛው እንቅፋት የነበረው በኢትዮጵያ ክፍያ መሰረተ ልማት አለመሟላት ነበር ብለዋል። ጆሴሊን በቅርቡ በአዲስ አበባ ከተማ በተካሄደው የክራፍት አዲስ የቴክኖሎጂ ፌስቲቫል ላይ እንደተናገሩት በኢትዮጵያ ካሉ የቪዛ ኃላፊዎች ጋር በክፍያ ስራ ዙሪያ ውይይት አድርገዋል። እነዚህ የክፍያ ስርዓቶች ተግባራዊ ሲሆኑ የኢትዮጵያውያን አርቲስቶች የገቢ ሁኔታ ሙሉ በሙሉ ይቀየራል ብለዋል። እንደ ናይጄሪያ፣ ደቡብ አፍሪካና ኬንያ ያሉ ሀገራት ባላቸው ዓለም አቀፋዊ ክፍያ ስርዓት ምክንያት ቀደም ብለው ተጠቃሚ መሆን ችለዋል። ባለፈው አመት ብቻ የናይጄሪያ አርቲስቶች 38 ሚሊዮን ዶላር፣ የደቡብ አፍሪካ አርቲስቶች ደግሞ 21 ሚሊዮን ዶላር ከስፖቲፋይ ክፍያ አግኝተዋል። ይህ ዜና በተለይ በዘመናዊ የኢትዮጵያ ሙዚቃ እንደ ራፕና ሂፕሆፕ ያሉት ማለት ነው ለሚሰሩ ወጣት አርቲስቶች አዳዲስ የገቢ አማራጮችን የሚፈጥር በመሆኑ ትልቅ ፋይዳ አለው ተብሏል በኪነ ጥበቡ ማህበረሰብ ዘንድ። የኢትዮጵያ አየር መንገድ የ2026 የአፔክስ ሽልማትን አሸነፈ። የኢትዮጵያ አየር መንገድ ባለም አቀፉ የኤርላይን መንገደኞች ልምድ ማህበር አፔክስ አማካይነት የ2026 የአፍሪካ ምርጥ አየር መንገድ ተሸላሚ መሆኑ ታውቋል። ሽልማቱ የተሰጠው መንገደኞች ለበረራ ምቾት፣ ለምግብና ለመስተንግዶ በሰጡት ድምጽ መሆኑን የኢትዮጵያ አየር መንገድ በይፋዊ መግለጫ አስታውቋል። አየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ሽልማቱን የሰራተኞች ትጋት ውጤት ነው ያሉት ሲሆን ተንታኞች እንደሚሉት መሰል ሽልማቶች አየር መንገዱ በሀገሪቱ ካሉ ተፎካካሪዎቹ አንጻር ያለውን የገበያ የበላይነት ይመሰክራል ሲሉ ተናግረዋል። በሌላ በኩል ሽልማቱ የአየር መንገዱን ስም የሚያስጠራ ቢሆንም በፈጣን እድገት ውስጥ የአገልግሎት ጥራትን ወጥ በሆነ መልኩ የማስቀጠል ተግዳሮት እንደሚጠብቀው ይገመታል ብለዋል።

0: ኢትዮጵያውያንን ጨምሮ የአራት የአፍሪካ ሀገራት ዜጎች ከአሜሪካ ተባረው ካሜሩን መግባታቸው ተገለጸም። 9 ስደተኞች ወደ ማዕከላዊ አፍሪካዊቱ ሀገር የተላኩት ካሜሩን እና አሜሪካ በገቡት ስምምነት መሰረት መሆኑን AFP ዘግቧል። AFP ያወጣው ዘገባ እንደሚያመለክተው የኢትዮጵያ፣ የጋና፣ የአንጎላ እና የኮንጎ ብራዛቪል ዜግነት ያላቸው ስደተኞች ካሜሩን የገቡት ሚያዝያ 21 ቀን 2018 ዓ.ም ነው። ስደተኞች ላይ የሚወሰደውን እርምጃ ያጠናከረው የፕሬዚዳንት ዶናልድ ትራምፕ አስተዳደር ወደ ሀገራቸው መመለስ የማይችሉ ስደተኞች ወደ ሶስተኛ ሀገራት የሚልኩበት አወዛጋቢ አሰራር እየተከተለ መሆኑ ይነሳል። አሜሪካ ስደተኞችን ከሚቀበሉላት በርካታ የአፍሪካ ሀገራት ጋር ስምምነት ተፈጸመች ሲሆን ግለሰቦቹ ወደ ሀገራቸው እስኪመለሱ ድረስ በተቀባዩ ሀገር ይቆያሉ። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን በመታደርገው ጥረት በነዳጅ የሚሰሩ ተሽከርካሪዎች ላይ ጥላ የነበረውን እገዳ ልታጤን እንደምትችል ገለጸች። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ በጄኔቫ በተካሄደው 7ኛው የኢትዮጵያ የዓለም የንግድ ድርጅት አባልነት የሥራ ቡድን ስብሰባ ገደቡ በድጋሚ ሊታይ እንደሚችል ገልጸዋል ተብሏል። ስፑትኒክ እንደዘገበው የኢትዮጵያ መንግስት ድርጅቱን ለመቀላቀል በሚያደርገው ጥረት እያከናወናቸው ስለሚገኙ ሥራዎች ማብራሪያ የሰጡት የንግድና ቀጠናዊ ትስስር ሚኒስትሩ የአሮጌ ልብሶች ገቢ እገዳ አንስተን ከድርጅት መስፈርቶች ጋር በሚጣጣም መልኩ በተግባራዊ የጉምሩክ ቀረጥ ተክተነዋል። አባል ከመሆናችን በፊት በነዳጅ የሚሰሩ ተሽከርካሪዎችና ባለሶስት እግር ተሽከርካሪዎች ላይ የጣልነው ገደብ በተመለከተም ተመሳሳይ አካሄድ ለመከተል አስበናል ማለታቸውን ገልጿል። ይሁን እንጂ እገዳው መነሳቱ የነዳጅ ተሽከርካሪዎች በስፋት እንዲገቡ ይፈቀዳል ማለት አይደለም ሲል ሚኒስቴሩ አክሎ አስታውቋል። የኢትዮጵያ ፌዴራል ፖሊስ ሪፖርተር ጋዜጣ ከፍተኛ ባለስልጣናትና አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸውን አስመልክቶ የዘገበው መረጃ የተዛባና ከእውነታው የራቀ ነው ሲል ባወጣው መግለጫ አስተባበለ። ፖሊስ ሚያዝያ 27 ቀን 2018 ዓ.ም ባወጣው መግለጫ ጋዜጣው የፌዴራል ፖሊስን የ9 ወራት የስራ አፈጻጸም ሪፖርት መነሻ በማድረግ ያሰራጨው ዘገባ የጋዜጠኝነት ስነ ምግባርን ያልጠበቀና ህዝብን የሚያሳስት ነው ሲል አስተባብሏል። እንደ ፌዴራል ፖሊስ መግለጫ ከሆነ ሪፖርተር ጋዜጣ 133 ሚሊዮን ዶላርን ወደ ብር በመቀየርና ከ7 ቢሊዮን ብር ጋር በመደመር ከ98 ቢሊዮን ብር በላይ ተዘርፏል ሲል ያቀረበው ስሌት ፍጹም የተሳሳተ ነው ብሏል። ፖሊስ በዝርዝር እንዳስረዳው 78 ቢሊዮን ብር የሚገመተው ገንዘብ በልዩ ልዩ የወንጀል አይነቶች ላይ ምርመራ የተደረገበት እንጂ በአንድ ወገን የተዘረፈ አይደለም ብሏል። በፖሊስ ሪፖርት መሰረት 7 ቢሊዮን ብሩ በሙስና ማለትም ከማዳበሪያ ግዥና ከባንክ ማጭበርበር ጋር የተያያዘ፣ 6.4 ቢሊዮን ብሩ በጉምሩክና ታክስ ስወራ ወንጀሎች የተያዘ፣ 13.7 ቢሊዮን ብር በተደራጁ ወንጀሎች የሰው ዝውውርና ማዕድንን ባካተተ፣ 44.9 ቢሊዮን ብር ደግሞ በፋይናንስና ንግድ ወንጀሎች ወይም ህገወጥ ሐዋላ፣ የሳይበር ወንጀልና በፊንቴክ የተመዘበረ ነው ብሏል። በተለይም ከአርቲስቶች ጋር በተያያዘ የተጠቀሰው 1.7 ቢሊዮን ብር ጉዳት የደረሰው በ1400 ግለሰቦች ላይ መሆኑን ፖሊስ አስታውቋል። ፖሊስ በመግለጫው እንዳለው በሪፖርቱ የተጠቀሰው 133 ሚሊዮን 903 ሺህ ዶላር ጉዳት ከመድረሱ በፊት በፖሊስ ምርመራ የዳነ ወይም የተረፈ ገንዘብ እንጂ ጋዜጣው እንደዘገበው የተዘረፈ አይደለም ሲል አስተባብሏል። በተጨማሪም ባለፉት 9 ወራት ከነዚህ ወንጀሎች ጋር በተያያዘ የውጭ ዜጎችን ጨምሮ 1518 ተጠርጣሪዎች በቁጥጥር ስር ውለው ጉዳያቸው በማረሚያ ቤት ስር ሆነው እየተከታተሉ መሆኑንም ገልጿል። ሪፖርተር ጋዜጣ በእሁድ እትሙ ይሄንን ዘገባ ማውጣቱ ይታወሳል።
1: ሀገርኛ ሪፖርት።
2: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
3: sbs.com.au/amharic የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ። ላይክ አድርጉን አታዩችንም ያጋሩን ኤስፔስ አሜሪክ በፌስቡክ
4: በዚሁ ወደ ማህበረሰብ ለማህበረሰብ ዝግጅታችን እናመራለን። የ2025 ዓመቱ የማህበረሰብ በጎ ፈቃደኛ በመሆን በኩዊንስላንድ ለሽልማት ከበቁት ተወርቀነ ባይህ ጋር ያካሄድነው ቃለ ምልልስ ነው። እንሆን
5: ከማህበረሰብ ለማህበረሰብ
4: አቶ ወርቀነ ባይ ዘንድሮ ለሁለተኛ ጊዜ በበጎ ፈቃደኝነት ማህበረሰባዊ አገልግሎት በመስጠት ለሽልማት በቅቷል። በአውስትራሊያ የአፍሪካውያን ማህበረሰባት ምክር ቤት የ2025 የዓመቱ በጎ ፈቃደኛ ሽልማት አግኝተዋል። በቅድሚያ ለዚህ በመብቃቶ ለሁለተኛ ጊዜ እንኳን ደስ አለዎት ማለት እንወዳለን።
6: እንኳን አብሶ ደስ አለን ተከሳውን። እኔም በጣም አመሰግናለሁ።
4: በተለይ ኩዊንስላንድ ውስጥ የእርሶ ስም ወርቅነ የሚል ስም ሲነሳ ሁልጊዜም ከበጎ ፈቃደኝነት ስራ ጋር የተያዘ ነው። በጎ ፈቃደኝነት አገልግሎት ነፃ አገልግሎት ነው። አውስትራሊያ ህይወት በጣምውን የተጨናነቀ ግል ህይወትንም መደገፍ ግድ የሚል ነው። በዛ ሁሉ ውስጥ ጊዜውን ፈልገው ይህን ለማድረግ የተነሳሱትና እስካሁንም እያገለግሉ ያሉት ከምን አኳያ ነው?
6: ካሳሁን፣ ከቤተሰብ ይመስለኛል አስተዳደጋችን እናትና አባቴ ወንድሞቼ ጊዜ የበጎ ፈቃድን ያበረታቱን ነበረ። በቤተሰብ ስናድግ ሌሎችንም ሉክ አፍተር የማድረግ እሴት አስተምረውን ሄዱት እና ከልጅነት ጀምረን በቤታችንም በቤተክርስቲያንም በአካባቢውም ያለውን እናትና አባቴ በመደገፍ እኛንም እየላኩ ድሀ ቤተሰቦችን የተቸገሩትን እየሰበሰቡ በአካባቢ ያሉትን ለፍቶ አዳሪዎች ምግብ በመብላት እንደዚህ የመሳሰሉ ነገሮች ከቤተሰብ የወረስኩት ይመስለኛል። እዚህ ሀገር ደግሞ ከመጣሁ በኋላ እንደዚሁ ብዙ ነገሮችን

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: ሰውከ ተከዳበረ ከአንዳንድ ችግሮች ስለወጣ ያም ከችግር ወጣ ማለት ነው።
2: ባሁኑ ሆነ ከዚህ በፊት ባሉት የበጎ አድራጎት አገልግሎቶቹ ውስጥ በምን ዘርፍ ነው ተሳትፈው አገልግሎቶቹን ሲያበረክቱ የነበሩት?
1: እኔ በአካባቢያችን በቅርበት በቤተክርስቲያን፣ በኢትዮጵያን ኮሚኒቲ፣ በአፍሪካን ኮሚኒቲ ካውንስል በመሳሰሉት በሚደረጉ የህብረተሰብ ድጋፍ ላይ እሳተፋለሁ። እንዲሁም ህብረተሰቡን ሊያነቃቃ ይችላል በሚል በሬዲዮ ጣቢያ በማስተላለፍ የሎካል ሬዲዮ እሱንም ተሳትፌያለሁ። እንዲሁም ደግሞ በስፖርት ዝግጅቶች ላይ የኛን የኢትዮጵያን ወጣቶች በማበረታታት በመደገፍ እንዲሁም ደግሞ በኮሚኒቲ አስፈላጊ የሆኑ ነገሮች ላይ እየተሳተፍኩኝ በመመረጥም እንዲሁም ሳልመረጥም በበጎ ፈቃደኝነት ሳገለግል ቤተክርስቲያንም አሁንም በማገልገል ላይ ይገኛለሁ።
2: ወደፊትስ በዚሁ ሁኔታ ከምን ያህል ሊቀጥሉ ይችላሉ? የወደፊት ቅዶስ ምንድን ነው? በበጎ አድራጎት አገልግሎት ስራ ላይ
1: እግዚአብሔር እስከፈቀደ ድረስ እንግዲህ በዚህ ጊዜ አቆማለሁ የምለው ነገር አይኖርም። እዚህ ሀገር እንደምታውቀው ተካሳውን ለፍተ የምትኖርበት ሀገር ነው። የራስህም ህይወት ይኖራል። ከሱ ጋር በማቀናጀት በጎ ተግባሬን ወደፊትም እቀጥላለሁ። ለሰውም ደግሞ ማበረታቻ ይሆናል። ያንን የማቆምበት ነገር የለም እንግዲህ አቅም እስካለኝ ድረስ።
2: እንደሚያውቁት አውስትራሊያ ውስጥ የበጎ ፈቃደኞችን አሰባስበው ወደ ተለያዩ የበጎ ፈቃደኝነት አገልግሎት ለሚጠይቁ ወጣቶች ደረጃም ይሁን እስከ እድሜ ሳይገደብ እስከ አረጋውያንም ድረስ በተለያዩ በስፖርት ዘርፍ፣ በእርዳታ ዘርፍ፣ በትምህርት ቤት፣ የመንገድ ላይ ትራፊክ በማስተናገድ በተለያዩ ዘርፎች በተደራጀ መልኩ በተቋም መልክ በተቀረጸ መልኩ ያንን ያደርጋሉ። እርግጥ በጎ ፈቃድ አገልግሎት ላይ ሲውሉም የተወሰነ ድጎማም እንደዚሁ ያደርጉላቸዋል። ይሄ አይነቱ በተለይ በኢትዮጵያ ማህበረሰብ ዘንድ አንድ የበጎ ፈቃደኞች አስተባባሪ ድርጅት ተዋቅሮ መልክ ባለው መልክ ለምሳሌ ለጥምቀት በዓላት ይሁን ወይም ለኢድ በዓል ይሁን ወይም ስፖርት በዓላት በሚከናወንበት ጊዜ አመታዊ የተለያዩ የማህበረሰብ ኩነቶች በሚከወንበት ወቅት በዛ ላይ የትነኛን ልጆች የማሰማራት ኦርጋናይዝድ በሆነ መልኩ አልፎም ተርፎ እስከ ባህር ማዶ ወደ ሀገር ቤትም ሆነ ወደ ሌላም ቦታ ሄደው ግልጋሎት እንዲሰጡ በዛ መልክ ኢትዮጵያውያን ማህበረሰብ ተደራጀ አንድ ድርጅት ቢያዋቀር መልካም ይሆናል ይላሉ። ያንንስ ከኛ ማህበረሰብ ካለው ሁኔታ አኳያ በርግጥውን ማድረግ ይቻላል?
1: ምንሽ ቻሌንጅ ይኖራል እንደምታውቀው ነው። የኛን ህብረተሰብ በዚህ መልኩ በተወሰኑ ሰዎች ብቻ አደራጅቶ ለማቅረብ በጣም ከባድ ተለድሚን ይመስለኛል። ሆኖም ግን ጥረት ሳናደርግ አልቀረንም። ከዚህ በፊትም ወጣቶችን በማሰባሰብ የስፖርት ዝግጅት በማቅረብ የሩጫ ውድድር በማድረግ ወጣቱ በዛ በኩል እንዲሰማራ በቤተ ክርስቲያንም እንደተባለው በጥምቀት የህብረተሰቡ እየተባበረ በጎ ፈቃደኝነት እያገለግላሉ። ግን በተደራጀ መልኩ ለምሳሌ በተዋቅሮ በአንድ በድርጅት መልክ ይህን የሚሰራ አሁን ያደረግነው ነገር የለም። በተቻለ መጠን አንዳንድ በግብረ ኃይል በማዋቀር አሁን አንዳንድ ነገሮችን የቤተክርስቲያን ጉዳዮችን ለመስራት እየሞከርን ነው። በሌላ በኩል ግን ኢትዮጵያን ኮሚኒቲ በደንብ ቢጠናከር ይህን የመሳሰሉትን ነገሮች በኢትዮጵያ ኮሚኒቲ በኩል ማድረግ ይቻላል። ምክንያቱም ውስን ነው፣ በዚህ በሃይማኖቶች በኩል ያለው ውስን ነው። የእስልምና ሃይማኖት ተከታዮችም በእስልምና ብቻ ነው እንዲያደርግ የሚችለው።
2: ከማህበረሰቡ ማህበር ጋር በኩዊንስላንድ ከሚገኘው ጋር ከማያያዝ ራሱን ችሎ አንድ የበጎ ፈቃደኞች ማህበር ወይም ድርጅት አቋቁሞ ነጻ በሆነ መልክ በማህበረሰብ ማህበር ስር ሳይሆን ራሱን ችሎ ቢሄድ መልካም አይሆንም? በጎ ፈቃደኛ ሆኖ ለምሳሌ እንደርሶ ያሉ ሌሎችም በኩዊንስላንድ ውስጥ ያው የምናውቃቸው በርካታ ስመጥር በጎ ፈቃደኞች አሉ ከድሮ ጀምሮ።

0: በቤተ ክርስቲያን አገልግሎት የሚሆን በተለያዩ አገልግሎቶች አስተዋጽኦ ሲያበረከቱ ያሉ ቀደም ሲል እኔም እዛ በነበር ጊዜ የምናቃቸው ወገኖች አሉ። ሌላ ቀርቶ እንኳን አዲስ የሆን ሰዎች ስንመጣ ያንን ተቀብሎ ማስተናገድ፣ አገር ማላመድ፣ ወደ ሴንተር ሊንክ መውሰድ፣ የተለያዩ ድጋፎች የማድረግ ሁሉ ነገሮችን አስተዋጽኦ አበርክተው እኛንም ከሀገሩ ጋር ያስተዋወቁ ብዙ ወዳጆቻችን አሉ። በዛ መልክ ማድረግ አይቻልም። በሪሁም አጋጣሚ ምስጋና ይቀርባለሁ ለእነኛ ወዳጆች አሁንም ስላሉ። በዛ መልክ ቢሆንስ
1: ይቻላል? በዛ መልኩ ይቻላል። ጥረት ያስፈልጋል። የሁሉ ፈቃደኝነት ያስፈልጋል። ተሞክሯል፣ ይደረጋል። አሁንም እንደው ሙሉ ለሙሉ በፈቃደኝነት ብዙ ሰው ተገኝቶ ያን ያደርጋል ማለት ሳይሆን አጋጣሚ የመጣ ቁጥር ግን ይረባረባል ህዝቡ። ህብረተሰባችን በጣም ደግና አሳቢ ህዝብ ነው። ለምሳሌ በዚህ በኩዊንስላንድ ጎርፍ በተጠቀለቀበት ጊዜ የኛ ህብረተሰብ በበጎ ፈቃደኝነት ከመንግስት ጋር ተባብሮ ብዙ ስራ ነው የሰራው። ይሄ ራሱ ትልቅ የሚያስመሰግን እና ሪኮግኒሽን ያገኘንበት ነው። ሌላው ደግሞ እንዳልከው አዲስ ሰው በብዛት ይመጣል። በመጣ ቁጥር ወደ ተወሰነ ቦታ መመራት ያለባቸውን ቤተክርስቲያን ይጠይቃሉ፣ መስጊድ ይጠይቃሉ፣ እንዲሁም ወደ ፕሮቴስታንት መሄድ የሚፈልጉ ይኖራሉ። እሱን እናደርጋለን ባለን አጋጣሚ እና በሰማን ጊዜ። ወደፊት ግን ይሄ ነገር እየዳበረ ሲሄድ ይህን ለማድረግ በጣም ትልቅ ነገር ትልቅ አስተዋጽኦ ነው ብዬ አምናለሁ። እኛም እንግዲህ በተደራጀ መልኩ ለመስራት እንሞክራለን።
0: በዚህ አጋጣሚስ ከእርሶ ተሞክሮ አኳያ ለማህበረሰቡ በመላ አውስትራሊያ ለሚገኙ ኢትዮጵያውያን በሙሉ የበጎ ፈቃድ ስራን አገልግሎትን አስመልክተው የእርሶ የማበረታቻ መልእክት ምን ይሆናል?
1: ለኩዊንስላንድ ኢትዮጵያውያን በሙሉ ላስተላልፈው የምወደው ምንድን ነው፣ በጎ ስራ መስራት ለራስ ነው፣ ለማንም አይደለም። ለራሳችን፣ ለልጆቻችን፣ ለወጣቶቻችን፣ ለእናቶቻችን፣ ለሴቶቻችን፣ ለአረጋውያን የሚጠቅም ነገር ነው። ይህንን በተመለከተ ሁላችንም መንፈሳችንን ወደ በጎ መንገድ መርተን እየተመካከርን እነዚህ የመሳሰሉትን ነገሮች አዳብረን ለሁሉም ትውፊት እንድንሆን እና ምሳሌ እየሆንን ጥቂቶች የጀመርነው ለብዙዎቹ ምሳሌ ስለሚሆን ያንን ማድረግ ለሁላችንም በጣም ጥሩ ጠቃሚ ነገር ነው ብዬ አምናለሁ። ይህንን እንግዲህ በአደራ መልኩ ለህብረተሰባችን ገልጻለሁ።
0: መልካም። አቶ ወርቅነ ባዬ የ2025 የአመቱ የማህበረሰብ በጎ ፈቃደኛ፣ ስለ ቃለ ምልልሱ እናመሰግናለን። ለማህበረሰባችን ላበረከቱት አገልግሎትም ልባዊ ምስጋናችን ይድረስ።
1: እኔም ካሳሁን በጣም አመሰግናለሁ። ይህን የተከታተልክ በኢንተርቪውም በአንዳንድ ነገሮችም ስለምታቀርብልን ብርቅና ድንቅ የሆነ የሚዲያ ተቋማችን ነው። በጣም ነው እናመሰግነው። እኔም አመሰግናለሁ።
2: ከማህበረሰብ ለማህበረሰብ

0: አድማጮቻችን በዚሁ ወደ ቀጣዩ ቃለ ምልልስ ዝግጅታችን አልፋለን። ከዶክተር ግርማ ብርሃኑ ጋር በአይኪው ዙሪያ ያካሄድነው ቃለ ምልልስ ነው እንሆን። ዶክተር ግርማ ብርሃኑ IQ and the Wealth of Nations በሚል በሁለት ምሁራን በተጻፈ አንድ መጽሐፍ ላይ ትችት አዘል የመጽሐፍ ግምገማ አቅርበዋል። በቅድሚያ ለምን ተለምዷዊ የመጻረ ቃል አጠራር IQ ምንድነው ከሚለው አንነሳም?
1: ጤና ይስጥልኝ ቶካሳውን እኔ እንድል በመስጠት በጣም አመሰግናለሁ። ይሄ ርዕስ በጣም አወዛጋቢ ነው እንዴ በቀላሉም ለማስረዳት በዚህ ባጭር ጊዜ ውስጥ ያስቸግራል። ያም ሆኖ IQ የሚለው እንግዲህ ምንድነው? የአይምሮ ንቃትን፣ ፍጥነትን፣ ብልህነትን ሊመዝን ይችላል የሚል ኢንዴክስ መመዘኛ ቴስት ነው። ያው ኢንተለጀንት ኮሽንት ይሉታል። እና ብዙ ጊዜ ምንድነው ኢንተለጀንስ ብለ ይሄ በሳይኮሎጂ ዓለም ያሉ ሳይኮሜትሪሽያንስ ጠይቃቸው ኢንተለ

0: ኢንቴሊጀንስ ማለት አይኪው ሜጀር የሚያደርገው ነው። አይኪው የሚለካው ነው ነው አይኪው ነው የሚለካው ነው የሚሉት እና እንደዛ እንግዲህ አይኪው ብዙ አይነት አይኪው ቴስትስ አሉ። የቨርባል አለ ናን ቨርባል የሚባል አለ። ብዙ ጊዜ ግን የሚጠቀሙበት ፕሮግሬሲቭ ራቨን ማትሪክስ ቴስት የሚባለው ነው። ሌላው ደግሞ የቨርባል የሆነ ለእንደ ወሽለር ቴስት አለ አሉ ቴንስ አሉ። ግን ሁለቱ ናቸው። ብዙ ጊዜ ግን የካልቸራል ኢንቫሪያንት የሚባለው ካልቸር ፍሪ ነው። የትም አገር ትም ህዝብ ላይ ብትለካው የተፈጥሮን ችሎታ ንቃት የሚለካው የሚሉት ራቨን ፕሮግሬሲቭ ማትሪክስ ቴስት የሚባለው ነው። ብዙ ጊዜ ኢንተርኔት ላይ የምናየው ግን አወዛጋቢ ነው። ካልቸር ፍሪ የሆነ ቴስት አለ ወይ ነው። እና ይሄ አይኪው ቴስቶች እነሱ የሰሩት ያው እንደሚታወቀው ምዕራባውያኖች ናቸው። ለስኩል ቤዝድ ስኪል ያለውን ከትምህርት ጋር የተገናኘ ትምህርት ቤት የገባውን ወጣት ተማሪ ችሎታ የሚመዘን ነው። እንግዲህ ያ ምን እንድንነው የትምህርት ያልተስፋፋበት ሀገር ውስጥ አይኪው ጠቃሚነት ይሄ ያህል ነው። የካልቸር ኢንቫሪያንት የሚባለው ቴስት መለኪያ በእውነት ይለካል ወይ ነው። ካላሃሪ ቡሽማን የሚባሉ አፍሪካ ውስጥ ያሉት አይደል፣ ካላሃሪ በረሃ ውስጥ ያለውን ቡሽማን አድኖ በመኖር ማንም አይችላቸውም። ግን ይህንን ደግሞ የነጭ ምዕራባዊውን ሄደዛ ይህንን ስሩ ብትላቸው አይችሉትም። ለማሳጠር እንግዲህ ምንድን አይኪው ብዙ ጊዜ ፕሮብለም ሶልቪንግን ስፒድንና አብስትራክሽንን ይለካል ነው የሚባለው። ሎጂካል የሆነ ማቴማቲካል ስፓሻል ሪዝኒንግ የሚባለው ነገሮች እነሱ ይለካል ነው። ያ ደግሞ ወደፊት ትምህርትን ይወስነዋል ነው የሚሉት።
1: ጥሩ፣ ወደዛ እንመጣለን። የመጽሐፉ ደራሲዎች በሀብታምና ድሀ አገሮች መካከል ለብልጽግናቸው መለያየት አንዱና ዋነኛው የልዩነት መሰረት የአእምሮ ኃይል ውጤት ወይም አይኪዩ እንደሆነ ይገልጣሉ። ኢትዮጵያውያን ቤተ እስራኤሎችን ወይም ይሁዳውያንም በምሳሌነት ጠቅሰዋል። በዚህ ላይ የእርሶ አተያይ ምንድን ነው?
0: ያ ትልቅ ስህተት ነው። መጽሐፉ በጣም የሚያሳዝን ነው። ለአት ዲስ ስቴጅ ኦፍ ሲቪላይዜሽን እንዲህ አይነት መጽሐፍ መውጣቱ የሚያሳዝን ነው። አይኪው ኤንድ ዘ ዌልዝ ኦፍ ኔሽን ነው የሚለው መጽሐፉ። 2002ና 2004 ላይ ነው የታተመው። አማዞን አይደለም ይሄ፣ ሜንስትሪም ፐብሊሽንግ ኤጀንሲዎች አይደሉም እንትን ያሉት። አሜሪካ ውስጥ አለ ፓዮኒር ፈንድ የሚባል ያ ነው። ያ ደግሞ የሬሲስት የሆነ የኮንሰርቫቲቭ ፓርቲ ፈንድ ነው የሚመጣው። አንዳንድ መጽሐፍቶች አንዳንድ መጽሐፍት አሳታሚዎች አያሳትሙም፣ ምክንያቱም ይሄ ሴንስቲቭ ስለሆነ ብቻ አይደለም። ኦፌንሲቭ እና ኢንፍላማቶሪ ስለሆነ ብቻ ሳይሆን በእውነት ሳይንስ ላይ የተመሰረተ አይደለም። እና ምንድን ነው እነሱ እንግዲህ የሚሉት አንዱ ዋነኛው ቫሪያብል ለኢኮኖሚ እድገታችን ማነስ ኢትዮጵያንም ልንወስድ እንችላለን አይኪው ነው። አይኪው የናሽናል አቨሬጁ ናሽናል አቨሬጅ አይኪው የሚሉት ወይም የናሽናል አይኪዋችን ያው አቨሬጅ ነው እና እሱ ዝቅተኛ ነው። እና የኢኮኖሚ ፖሊሲ ተገቢ የሆነ የኢኮኖሚ ፖሊሲ ማለት ኢኮኖሚስቶች ብዙ ጊዜ የሚጠቀሙባቸው ክራይቴሪያዎች አሉ። 1-6 አለ ለአንድ ሀገር ከሌላ ሀገር በኢኮኖሚ ወደኋላ የተጎተተበት ምክንያት ብዙ ነገሮች አሉ። የተፈጥሮ ሀብት አለ፣ ክላይሜት አለ፣ ኢኮኖሚክ ፖሊሲ አለ፣ ፖለቲካ አለ፣ አጀንዳዎች፣
1: ሶሻል ኢንዲኬተሮች አለ።
0: ሶሻል ኢንዲኬተር እነሱ አሉ። እነሱን ትተው እነሱ ሲግኒፊካንት አይደሉም ነው እነሱ የሚሉት። እነሱ ውሱን የሆነ ተጽዕኖ ነው ያላቸው በኢኮኖሚክ ላይ ለውጥ ላይ ነው። እና ብዙውን ሜን ቫሪያብሉ ኢንቴሊጀንስ ነው የሚሉት። ያ በአይኪው የሚለካው
1: በመጽሐፉ ውስጥ አማካይ የኢትዮጵያ አይኪው 63 እንደሆነ ተጠቁሟል። የአንድ ሀገር ህዝብ አይኪው የሚለካው እንደምን ነው? መመዘኛዎቹስ ምንድን ናቸው? በሀገር አቀፍ ደረጃ
0: በመሰረቱ ይሄ ተገቢ አይደለም። በእኔ አስተሳሰብ የአንድን ሀገር ህዝብ አይኪው መለካት ምንድን ነው የምትለካው? አሁን የኢትዮጵያ 63 የተባለበት ምክንያት ምንድን ነው? እንግዲህ 250 የሚሆኑ የኢትዮጵያ ይሁዳውያን ወጣቶችን ወይም ደግሞ ቤተ እስራኤል ልጆችን እስራኤል ሀገር የሚኖሩ እነሱ ናቸው የተለኩት በዚህ በራቨን ማትሪክስ ቴስት ኦኬ። እና 63 ነው። እነዚህ ልጆች እንግዲህ ጀርባቸውን ያውቃቸዋሉ፣ ግማሾቹን አውቃቸዋለሁ። አልገፉም በትምህርት ሩዲመንታሪ የሆነ እንትን ያላቸው የራሱ በዕብራይስጥኛው በእንግሊዝኛ ትምህርት እጥረት አለ። 16 ዓመት ልጅ ሆኖ የአራት ዓመት የሶስት ዓመት ትምህርት ነው ያሳለፈው። እና ያንን አመተህ አዲስ ካልቸር ውስጥ በማያውቁት ይሄ ያልኩ ራቨን ማትሪክስ ቴስት እንግዲህ ጂኦሜትሪክ የሆኑ ፊገሮች ያሉበት ነገር ነው። እነሱ እኛ እንደዛ አልተለማመር ነው እና ሲፈተኑ ማይቻለው እኮ ሲፈተኑም ነርቨስ ነው የሚሆኑት። የለኩት ምንድን ነው እውነት ለመናገር አንግዛይቲያቸውን ነው። ያ አንዳንድ ጊዜ ያ እንትኑ ይለካል ይላሉ እንጂ ልጆቹ ነርቨስ ናቸው። አየህ ምን ያህል ፖይንት ሚስ እንደምታደርግ አስብ። ከዛ አንስተ ሪፕሬዘንታቲቭ ያልሆነ ግሩፕ ለ81 ሚሊዮን ህዝብ የኢትዮጵያ ይሄ ነው ማለት ትልቅ ጸረ ህዝብ ነው የምለው።
1: ደራሲዎቹ ይሄን ድምዳሜ ላይ ለመድረስ የገፋፋቸው ወይም የዚህ አይነት መጽሐፍ ለመጻፍ ያነሳሳቸው ዋነኛው ነገር ምንድን ነው ይላሉ? እሱም በመጽሐፉ ላይ አካዳሚክ ሬሲዝም ነው ብለው ተችተዋል። ከምንድን ነው ያነሳሳቸው? ከዚህ ጀርባ ምን አለ?
0: ከባድ ጥያቄ ነው። እነሱ እንግዲህ ምንድን ነው ይውል በአካዳሚክ ዓለም ውስጥ እንደምታየው አንዳንዱ ኢንቫይሮንመንት ነው ወሳኙ ለሰው ልጅ መለወጥ፣ በትምህርት ኤክሰለንት የመድረስ ወይም ለሶሻል ፐርፎርማንስ ለማደግ ወሳኙ ኢንቫይሮንመንት ነው ካልቸር።

0: ባህል ነው ትምህርት ቤት ነው የሚላል አንድ የሆነ እንግዲህ ስኩል ኦፍ ቶት ነው አንዳንዱ ደግሞ በአብዛኛው ጄኔቲክ በዘር ነው ነው የሚለው አብረን የምትፈጠርበት ይዘው የምትመጣው ነገር አለ ነው የሚሉት እና እኔ እኮ ያናደደኝ እኮ አሁን እውነቱን ለመናገር ይሄ ግሮስ ናሽናል ፕሮዳክቱን እና ይህንን አይኪውን እያገናኝ ኮሬሌሽኑ ብዙ ችግር የለም ምክንያቱም ደሃ ሀገር ውስጥ እንደምታውቀው ግሮስ ናሽናል ፕሮዳክቱን ፐር ካፒታ ኢንካሙ ዝቅተኛ ነው እዛ አካባቢ ውስጥ ህዝቡን ከለካኸው ያልተማረውን ትምህርት በእንግዲህ ዌስተርን በሆነው ባህል ኖርም ምንድን ነው የሆነው ኖርሙ ያንን አቨሬጁን ስትሰራው የቴስቱን ለነጭ ህዝብ ነው ተሰራው አመት ሌላ ባህል ውስጥ ሌላ ጂኦግራፊክ እንትን ውስጥ ወስደ መለካትና እሱ ናቸው እና ይሄ እንግዲህ ኮሬሌሽኑ ችግር የለብኝም ግን ምንድን ነው የሚሉት ወደዛ ያነሰበት ምክንያት ኪዋቸው ከተፈጥሮ ጋር የተገናኘ የሚለው ነገር ነው ሰብስታንሺያሊ እንግዲህ አይኪው ኢነሪትድ ነው ይላሉ የሚወሰነው 80% ያደርሱታል እንግዲህ እነዚህ እንግዲህ ኔቲቪስቶች የምንላቸው ለሄሬዲታሪያን የምንላቸው ይሄ ኢንቫይሮንሜንታሊስቱ እንደኔ አይነቱ ካልቸር ነው ወሳኙ ነው የምለው ትምህርት ቤት ነው አስተዳደግ ነው የመሳሰሉት ነገሮች እና ሞቲቬሽን ደግሞ በሰፊው የደረስንበት ጥናት ነው እኔም ጓደኞቼ ሰርተናል ሞቲቬትድ ከሆነ አንድ ህፃን ይህን ቴስቶቹን ሊሰራቸው ይችላል የትምህርት ድጋፉ ከቤት የሚሰጥ ደግሞ ራሱ ቴስቱን ራሱ መለማመዱ ነው አሁን እኔ እንግዲህ ብዙም እስራኤል አካባቢን የሰራሁት ያን አይነት ቴስት ልጆቹ አያውቁትም ልምድ የላቸውም አሁን ስዊድን ያለውን እንግዲህ ከስዊድን ነው የማስተምረው ስዊድን ዩኒቨርሲቲ ገተንበርግ ዩኒቨርሲቲ ውስጥ ነው እዛ ያለውን ፕሪስኩል ብታይ ያጸደ ህፃናት ልጆች ገና ከሁለት ዓመት ሶስት ዓመት ጀምሮ ነው በእነዚህ አይኪዩ ቴስት የሚመስሉ መጫወቻዎች አላቸው ፕሌ ማቴሪያሉ በሙሉ ለዚህ ቴስት ያዘጋጅሃል የራስ እንደምታውቀው ኢትዮጵያ ውስጥ ያ አይነት ባህሉም ልምዱም የለ እና ወደ ጥያቄ ለመመለስ ምንድን ነው የሚያነሳሳቸው ይሄ እንግዲህ አንዱ ይሄ ኔቲቪስት የምለው ነገር አለ አይደለ በዘር ነው ባዮሎጂካሊ ዲተርሚንድ ነው የሚሉት እኔ ተንኮል አለበት እላለሁ ይህንን ስታተስ ኮን ለመጠበቅ ነው አለ አይደለ በነጭ አካባቢ ያለው የምዕራቡ ዓለም እንዳለ ይበለጽጋል ይሄ እናንተ ኋላ የቀራችሁበት ምክንያት በእኛ ችግር አይደለም ነው በኮሎናይዝ አርገናችኋል ግን ትሬዱንም እንደምትመለከተው ፌር አይደለም በምዕራቡና በታዳጊ ሀገር እና የራሳችሁን ውቀሱ ነው ነገሩ የነሱ መንገድ የኛ ኃላፊነት አይደለም ነው እኛ ስለበዘበዝናችሁ አይደለም የራሳችሁ ችግር ነው ይመስለኛል እንግዲህ
1: ከዚህ በፊት ቀደም ሲባል በተለይም ጥቁሮች አካባቢም ተዳግሞ ተነስተዋል ከዘፈንና ከሩጫ ባሻገር ወይም ከአካላዊ እንቅስቃሴ ባሻገር ባምሮ ኃይል በኩል የሉበትም የኤዥያኖቹም በዛው ነበር የሚለካ አሁን ደግሞ ቦታ መላዋጥ መጥቷል ኤዥያኖቹ በኢኮኖሚም በውቀትም ቢሆን እንደዚሁ ከፍተኛ ደረጃ ላይ ነው ያሉት ዛሬ በአለም አምስት ከፍተኛ የሚባሉ ትምህርት ቤቶች በሙሉ ኤዥያ ውስጥ ነው ያሉት በኢንጂነሪንግ በመሳሰሉት ነገሮች በምዕራብ ዓለም ያለው በተለይ በነጩ አካባቢ ላይ እየወረደ እየመጣ ነው አሁን ደግሞ የዚህ የአይኪው ጉዳይ ድምጹን ማጥፋት ጀምሯል ምክንያቱም ድሮ የመከራከሪያ ሀሳባቸው ያ ነበር አሁን ከዚህ ባሻገርስ ምን አይነት መከራከሪያ ሀሳብ አላቸው አሁን ኤዥያኖች ወደዛ መውጣትና የነዚህ ዝቅ ማለት
0: ጥሩ ጥያቄ ነው አሁን ስለ ኤዥያኖች ብናነሳ ለምሳሌ ቻይናዎች ከዛሬ 89 ዓመት በፊት ወደ አሜሪካ ወደ 100 ዓመት በፊት ሲገቡ የአሜሪካ መንግስት ዶክመንቶቹን ብታገላበጥ ቻይና እንደንትኑ ነው የሚቆጠሩ slow learner እንዲሁም አንድ ሆነ አለ yellow perils ነው የሚባለው አንድ አገላለጽ አላቸው አጥፊ ነው የቻይና ህዝብ ባህሉን ሊበክል ነው ያልሰለጠነ ነው ኋላ ቀር ነው የሚል አስተሳሰብ ነበር እና አኪዋቸው ሁሉ ዝቅተኛ ሆነ አፍሪካኖች ይሰጡት አይነት አለ አይደለ ወደዛ አቅራቢያ ነው እና አሁን ምንድነው በ80 አመት ውስጥ እንግዲህ ጄኔቲክ ከሆነ በዘር ሜድ ከሆነ ምንድነው ኳንተም ሊፕ ምን አይነት ለውጥ ተፈጥሮ ነው በጭንቅላታቸው ውስጥ እነቱን ለማና ለኔ የቻይናው ህዝብ በአብዛኛው እንዲህ ከፍተኛ ደረጃ ላይ ደረሰበት የኢኮኖሚው ለውጥ ከካልቸር ግን ከሞቲቬሽን ጋር የተገናኘ ነገር ነው። አሁን ብዙ ጊዜ አንድ ያጠናነው ጥናት አለ። ቻይናዎች አሁን ለምሳሌ በሂሳብ የጎበዙበት አንዱ ምክንያት ከቋንቋቸው ጋር ይገናኛል። የቻይና ቋንቋ የሂሳብ ትምህርትን ለመከታተል ቀላል ነው ከብዙ ክልሎች ቋንቋዎች። ስክሪፕቱ ኢሳብን በቀላሉ ለመከታተል ይረዳል ነው የሚባለው እና ብዙዎቹ ጥናቶች የሚያመለክቱት ካልቸርና ትምህርት ቤት ነው የግለሰቦቹ ጥረት ፍላጎት የቤተሰብ ድጋፍ ነው እንግዲህ አሁንም ይሄ አኪውን ነገር አብረደውታል የሚለው ነው እንግዲህ እርግጠኛ አይደለሁም ብዙ አይወራም ባል እኔ በማቀው አካዳሚክ ሳል ይሄው ሪቻርድ ሊን ምልሶየና ታኑ ቫንሃነን አሉ ወደ 52 የሚሆኑ ስማች ለይቼ ያወጣቸው ፕሮፌሰሮች አሉ አዳም አንትሊ በቃ ይሄ ነው ብለው አይደል በብላክ ዋይት ዲፈረንስ አለ ነው የሚሉት ይኑር እሺ ግን አንድ ስቴፕ ሄዶ ለህና ያ ልዩነት የተፈጠረው በዘር የተገናኘ ነው የሚሉት
1: ሆነም ትኩረታቸው በጥቁሩ ላይ አካባቢ ነው እንደ ጥሩ ምሳሌ የሚያደርላቸው ከኤዥያኖቹ ጋር በምን መልኩ ነው አሁን የሚያዩት
0: ኤዥያኑ አካባቢ የሚቀበሉ አሉ አሁን የማያቸው አክሰፕት አድርገዋል በኤዥያው ከነጩ በልጧል የሚሉ አሉ አድሜት ያደርጋሉ ግን ምን ይሏል ደግሞ ኤሽያው ክሬቲቭ አይደለም ይሏል ኤሽያው ብርቱ ሰራተኛ ነው ጎበዝ ነው ግን በካውንተር ፊት እና አይደለ

ነጩን አሁን በኖቤል ፕራይዝ ውስጥ ይሄዱልሃል 70% አሜሪካዊ ነው ይላል ወይ 50% ይሁዲ ነው ይላል እና ዓለምን የሚለውጥ ነገር ቴክኖሎጂ ያረቀቁት የፈጠሩት ነገር የለም እና ዝም ብሎ ይሄ ሚሞራይዜሽን ጋር ተገናኘ ኮፒ ነው ነው የሚሉት እና በዚህ አሳነሷቸዋል እነሱ ገበዞች ናቸው ብዙ ቻይና ሙርም አይሰማም ይሄን ያቃል ጥንካሬው እና በእኔ ምንድነው ሰው ልጅ ሁሉ ነጭም ጥቁርም ቢጫም በለው ምንም ኤስኪሞስ ምንም የትምሄድ ሰው ልጅ ለኔ አሁን አርጊመንት ያው አካዳሚክ ራሲዝም ላይ በዛ አርቲክል ላይ ጻፍኩት ምንድነው ዘር የለም ሬስ የሚሉት ነገር ሶሻል ኮንስትራክት ነው ዘር ራሱ ስኪን ዲፕ ነው ቆዳን ያህል ጥልቀት ነው ያለው ከዛ ውጪ እኩል ነን ሁላችን ነሚል በርግጥ አንዳንድ በሽታዎች አንዳንድ ዘር ላይ ለምሳሌ ምንድነው ጥቁሩ አሜሪካ ውስጥ የብለድ ፕሬሸሩ ከፍተኛ ነው ከነጩ ጋር ሲታይ ያ ምንድነው አይደለም እንትን ማብራራት ይቻላል ለምን ሃይ ብለድ ፕሬሸር አለበት ከኑሮ ጋር የተገናኘ ነገር ሊሆን ይችላል ካበላሉ ከፖቨርቲው ጋር የተገናኘ ነገር ሊሆን ይችላል እና እንዳየነው አይኪው ማ ኢንተለጀንስ የሚባል እንትን የለም ይሄ ነው ኢንተለጀንስ የምትለው ነገር ኢንተለጀንስ በጣም ኮምፕሌክስ ነው ኢንተለጀንስ 11 ድረስ እንትን ኮምፖነንትስ ሊሆን ይችላል እነሱ ግን አይኪው ነው የሚሉና አይኪው ነው ሁሉ ጊዜ የሚጠቀሙ እሱም ደግሞ በሶስት ላይ እንዳልኩ ፕሮብለም ሶልቪንግ አብስትራክሽን አብስትራክት የማድረጉ ሶስተኛው ፍጥነት እና ኢንተለጀንት መሆን ወበዘም መሆን ፍጥነት ከሌለ እንግዲህ አትቆጠርም ማለት ነው ዘገምተኛ ሆኖ በጣም ከፍተኛ ችሎታ ያላቸው ሰዎች አሉ ለምሳሌ ኦቲዝም እና ያየነው እንደሆነ ብዙ ጊዜ አሁን ኦቲዝም ላይ ሰራለሁ እና የሚገርም የሆነ እንትን ነው የምታየው ይሄ ዳይቨርሲቲው እና አንድ መለኪያ አንድ ስታንዳርድ መለኪያ ብቻ ነው ሰው ልጅ የሚለካው ብለ ባይኪው ሰውን የሚያክል ፍጡር በቁጥር መወሰን አንተ 87 ነህ አንተ 91 ነህ አሁን ችግሩ መሰል ባይኪው ቴስት ውስጥ ከ70 በታች ካገኘ ሜንታል ሪታርድ ነው የምትባለው እና አሉ የሚለኩት ነገር ሞሮን ኢዲየት እና ኢምቤሲል ሲሏቸውና አሁን ኢትዮጵያ እንግዲህ ናሽናል አቨሬጅ 63 ሰጠ ማለት ህዝባችን በሙሉ ዘገምተኛ ነው ማለት ነው ያው ስታቲስቲክ የሚታመን ነገር አይደለም ቁጥሩ ትክክል እንኳን ይሆን ኢንተርፕሪቴሽን ሳሳተ ሊሆን ይችላል ያ ባያዝዛ ውስጥ ነው የሚገባው አሁን እኮ የጀመርኩት እኔ አይዲዮሎጂውን ብቻ አይደለም እኮ ሳይንሱ ራሱ የሚጠቀሙበት ፕሮግራም የሚጠቀሙት የሂሳብ እንትኖች ስልቶች ስተት አለበት ቴክኒካል ስተቶች ማአት ነው ሜቶዶሎጂካል ቲዮሬቲካል አናሊቲካል ነግራን በጣም ያሳፍራል ሁለቱም ፕሮፌሰሮች ናቸው አሁን ሰዎች ከኔ ጋር የሚጣሉት አሁንም እንጻጻፋለን አጠብቀውም ከነዛ አይነት ሰው በጣም የወረደ ነው በእኔ አስተሳሰብ ዛውታ ላይ መቀመጣቸው ግራ ነው የሚገባኝ ግን እነሱ ብቻ ነው በጣም ብዙ አሉ ሲምፓታይዝ የሚያደርጉ ከፖለቲሽያን ጀምሮ ብዙ ፖለቲሽያን ሳሉ ይሄን የሚረዷቸው 7 billion stories and counting SBS Radio

0: ሌላው ከአፍሪካ ጋር በተያያዘ ከነኝም ደራሲዎች ባሻገር በሌሎችም ዘንድ ፖለቲከኞችም ሆኑ ሌሎች ሳይንቲስቶች ተራው ዜጋም ጭምር ተለይ ወደ አፍሪካ ሲመጣ አፍሪካኑ ተመልከቱ ረሃብ ጦርነት የመሳሰሉ ነገሮች ነው ያሉት። ያ ራሳቸውን ከዛ ጦርነት ውስጥ የሚገቡት ሁሉንም ነገር በኃይል መፍታት ስለሚፈልጉ ነው። ያም ያምሮ ደረጃቸውን ዝቅተኛነት የሚያሳይ ነው። ሁለተኛ ለረሃብ ዚህ ችግር ሁሉ የሚደረጋቸው አምባገነን መንግስት በዛ በኩል ገነው መኖር ነውና ግለሰቦችን እንደ ፈጣሪ አድርገው መሪዎችን ያያሉ። ለመብታቸው አይቆሙም። ይሄ ሁሉ ነገር የሚመጣው ካምሮ ዝቅተኛነት የተነሳ ነው ብለው ትችቶችም የሚሰነዝሩ ዜጎች አሉ። እነዚህንስ እንዴት አዩት?
1: ስተት ነው። ከአምሮ ጋር የተገናኘ ነገር አይደለም። ይሄ ምልች ችግር የለም ማለት አይደለም። ያው እናቀው ነገር ነው። ብዙ አልታደልም አፍሪካ ውስጥ ችሎታ የሌላቸው ወደ አኪው ጋር ባንገባም ችሎታ የሌላቸው መሪዎች ተቀምጠዋል። አማራራ አካባቢ ችግሮች አሉ። ግን በጠቅላላው ምንድነው የባህል ይመስለኛል። ባህሉ ነው ማደግ ያለበት። ያው ለምሳሌ የዲሞክራቲክ ካልቸሩ እና ኮራፕሽን የመሳሰሉት ነገሮች። ሌላው ደግሞ ምንድነው አፍሪካ እንደምታቀ በብዙ ቋንቋዎች አሉ። እሱም እኔ እንደውም ዝግጅት ቋንቋም የሚያጣላ ይመስለኛል። በጣም ከ3000 በላይ ይመስለኛል ያለው ቋንቋ አውሮፓ ውስጥ ማታገኘው ነው እንግዲህ። እና ብዙ ያለ መግባባቶች አሉ። ከዛም በፊት ደግሞ ያው እንግዲህ የኮሎኒያል ሂስትሪ ማለት ነው መዘንጋት የለብንም። እና ጥሎብናል እኮ ሩዋንዳ ቂት ጄኖሳይድ አንዱ መነሻ በሰው ማያውቀው ፈረንሳይ እጅ አለበት። ምክንያቱም ፈረንሳይ እንግሊዝኛ ተናጋሪ የሆነ አማጽያን ስልጣን እንዲይዝ አልፈለገችም። በዛ ሳቢያ ይሄ አለ ዶክመንቶች አሉኝና የፈረንሳይ እጅ አለበት። አሁንም ቢሆን አውሮፓውያኖቹ እጃቸው አለበት። ግን እኛ ምን ግን ሁልጊዜ መጠቀም ከ40 አመት ከ50 አመት ጀምሮ ምሁሩ አይተው እንደሆነ የኮሎኒያሊስቶች ናቸው ምዕራባውያኖች ናቸው እንዲሚያረጉን የሚያጋጩን እሱ አለ። ግን እሱ ላይ ብቻ እንደ ዋና ፋክተር ማለት ከራሳችን ብዙ የሚጠበቅ ነገር አለ። አሁን ብዙ ነገሮች እየሰሩ ነው። አፍሪካ ውስጥ አንዳንድ ሀገሮች ውስጥ የሚያኮሩ ነገሮች ነው። ተስፋ አለ እኮ አፍሪካ ውስጥ። ግን እንደምናቀው እንደምንረዳው አሁንም ይሄ ሀብታችን ከፍተኛ ነው። የአፍሪካ ሀብት በጣም ከፍተኛ ነው። አፍሪካ የሚያጓ

0: ጓጓ ነው
1: እና ብዙ ጠላቶች አሏት አፍሪካ ለነዚህ ደሞ አገሮች ካምፓኒዎቹ አፍሪካን መበዝበዝ የሚችሉት በህዝቡ መካከል ችግሮችን ሲፈጥሩ ይመስለኛል እና ያ የውጭ እጅ አለበት ግን ህዝቡም ቢሆን የተማረው ኃይል አፍሪካው ተጣላፊነት አለበት ሁልጊዜ የነዚህን ብቻ እንደ ምክንያት አድርጎ መቀመጥ የለበት ከራሳችን ምንድነው የሚጠበቅብን ነው እሱ አፍሪካው ብዙም ይቀርበት ነገር አለ እኔ በጣም ኦፕቲሚስቲክ ነኝ እና ለውጦች ይኖራሉ ብለው አሁን የተቀስቀሳቸው ችግሮች ሁሉ አሉ ግን በቀጥታ ከጭንቅላት ከሚገናኝ ነገር አይደለም የባህል እና የአካውንታቢሊቲ ጋቨርናንስ የሚባሉ ነገሮች አሉ አይደለም የኢኮኖሚክ ፖሊሲዎች እነዚህ ላይ ይመስለኛል እና ደግሞ መጣራጠር እሱ ነው በሀገሮች ብቻ ሳይሆን አፍሪካ ውስጥ ያሉ ሀገሮች መካከል ሳይሆን ተዋንድ ሀገር ውስጥ 12 15 ኤትኒክ ግሩፖች አሉ ያ የምን መስል ለትረስት ሱሱ ራሱ ደግሞ ኢኮኖሚውን ያደቀዋል ያቺም የተጀመረችውን ኢኮኖሚ ያደቀና የአፍሪካ ችግር በጣም ብዙ የሚያወያይ ነው
2: ሁላችን እንደምናቀው ዩጄኒክስ ሙቭመንት አለ ዩጄኒክስ ንቅናቄ አለ እንደዚህ የሰውን ዝርያ ጥራት ደረጃ ከፍ ከማድረግ አለብን ይሄ ትላንት ተፈጠረ አይደለም ቢያንስ ስር ሰዷል ከሃያኛው ክፍለ ዘመን ጀምሮ እስካሁን ድረስ አለ ማህበራዊ ወይም በዚህ በሶሻል ፖሊሲ ላይ ከሶሻል ኢንጂነሪንግ አኳያ እንደዚህ እየደረሰ ያለውም ተጽዕኖ ቀላል አይደለም በዚህ ላይ ይሄ ከማህበራዊ ምህንድስና ወይም ሶሻል ኢንጂነሪንግ ፖሊሲ ቀረጻ አኳያ ምን አይነት አሉታዊ ተጽዕኖች ያሳድራል ይላሉ ለወደፊቱስ እስከምን ድረስ ይዘልቃል ይላሉ ምክንያቱም እስከጋ ብቻ ሁሉ ገብቷል አሁን ተወሰኑ አይባኪው ደረጃ ቾከፍተኛ ሆነ ተማርጠ በተለይ ባለጸጋዎች ያንን የመጋባት ሁኔታ አለ እንደማያቆት በነዚህ ዘመን ለፕሮፓጋንዳም ተጠቅመውበታል ይሄንንስ እንዴት ያዩታል አሁን ያለው ተጽዕኖ ምንድነው ወደፊቱስ ምን ያደርሳል
1: ይላሉ ይሄ አስጊ ነው ዩጀኒክስ ሙመት ማቲዮ የጽዳት ወይ ዘር ጽዳት የሚያስፈራ ነው ለይ ለበሽታ ሲባል ስታም ሴል ሪሰርቹን ደግፈዋለሁኝ ለስኳር በሽታ ላለበት የደም ግፊት ላለበት ለያዩ ካንሰር ነው ዲስፖዝድ ሆኖ ግለሰቦች በቤተ ሰብ አለ የሚመጣ የሚተላለፍ በሽታ ሱን ለመቆጣጠር ይሁን ደግፈዋል አለያ ግን በጣም ኢንተለጀንት የሆነ ሰውን እንፈጥራለን ተብሎ የሚደረገው ወይም ደግሞ አሶርቴቲቭ ሜቲንግ አለ አይደለም ማለትችን ነው ማግባት አለብኝ እንዲህ አይነት ልጅ ለመውለድ የሚባለው ነገር ዳይቨርሲቲው ማሳጣት የዓለም ደግሞ ሰው ብቻ አይደለም ፕላንትም ዳይቨርሲቲ ከሌለው ውበት የለው ይሄን ነው ያጠፉ ያሉት እኔ የሚዘልቅ አይመስለኝም አንድ ሪሰርች ልንገር ባይጥ ላይ ተደረገ ምንድነው ለአይኪው ተጠያቂ የሆኑ ወይም ደግሞ ለኢንተለጀንት አንድ የሆነ ጭንቅላት ውስጥ አለ የሚሉት ክፍል አለ ያንን አምፕሊፋይ በማድረግ ሰውን ብልጥ ማድረግ እንችላለን ብለው ባይጥ ሞከሩ ይሄንን አምፕሊፋይ ሲያረጉ ባይጧ ላይ አይጦቹ ለጊዜው ፕሮብለሞችን በፍጥነት ማቃለል ቻሉ ፍጥነት ነበር እዚህ ኢንቴንሲቲ ነበር አለያ ግን በሽተኛ ነው በሙሉ እድሜያቸው ሁሉ አጭር ሆነ እና እንትኑ ሪሰርቹ ከሸፈ ካንተም የተሰጣቸው እንትን አለ አንድ እንግዲህ ሲወለዱ ይሆናል ያንን ገብ ተጭንቅላት ውስጥ አምፕሊፋይ ለማድረግ እና ብልጥ ለማድረግ ነው እንግዲህ ብልጥነቱን ፕሮብለሞችን ሶልቭ ለማያረጋ ለላይ ልክ አሁን እንግዲህ እንትን የቴክኒካል ግዜ ላይ አይደለም ያለ ነው ያ ያዋጣ ሰው ማጥፊያ ነው ነው ማለት ለበሽታ መከላከል ካልሆነ በስተቀር ሰውነት ውስጥ ገብተ በተለይ ብሬን ውስጥ ገብተ የማስፋት የማጥበብ ነገሮች ካፓሲቲን የመጨመር ይሳካም ባይጥ ላይ ያየ ነው እንግዲህ ባይጥ ላይ አልተሳካም በሰው ላይማ እንግዲህ
2: ከዘረኝነት ጋር አያያዝም ይላሉ
1: እርግጠኛ አይደለሁም እንዲሁ እንደዚህን የሚያደርጉን አንድ 16 ናቸው አንድ የሆነ ግሩፕ አለ አሜሪካ ውስጥ ቻይናዎችም አሉበት እኔ ዝም ብሎ ኢንኩሲቲቭነስ ነው ሳይንስ አንዱ ስራ እሱ አይደለም ተንኮል አለው ብዬ አልገመትኩኝም እኔ አንብቤዋለሁ ጽሑፉን ሀሳባቸውን ቀይሩ የጥናቱም ማጠቃለያ ምንድነው አዘኑ አይጦቹ አዘን ደረሰ ጠብ ተፈጠረ በአይጦቹ ታዋለኩ እዛች ውስጥ ገብተ አይጧ ጭንቅላት ውስጥ ይሄንን ለአይኪው ተጠያቂ የሆነውን ነገር አምፕሊፋይ ያደርጋለው ብለህ ካዮስ ነው የተፈጠረው ማብራሪ የሆነውን ህይወታቸውን በጠበጠው እኔ ምን ሳይንስ ማስተዋይ ሰዎች አሉበት አይደለም ወደ ኋላ የሚያፈገፍጉ ይመስለኛል ለዓለም ጥፋት መዘጋጀ ስለሚሆን
2: አበጋብቻ ላይ ግን አሁንም ድረስ በተለይ ሀብታሞቹ ሰዎች እንደዚሁ ከሀብታቸው ከኢምፓየራቸው እንዳይነር ሲባል እናቃቸው ሰዎችም አሉ በመሳሌ ተለያዩ ሰዎችን ያገቡ ይሄዳሉ ያስ ተጽኖ ያሳድርም ለወደፊቱ ጄነሬሽን
1: በመጠኑ ሊያሳድር ይችላል አሁን እኔ ልቁን እሱን ፈራው እሱን በሳይንስ አካባቢ የሚደረገው ነገር ሳይሆን ነጩን ለነጫን ሴት ነው ሴትቆራ ታግቢ ይሄ ኢንተርናሽናል ሜሬጁ እንትኑ ነው ያመጣ
2: ታችን መልካም ቀን አውስትራሊያ ቸር
3: ዲዳ ዳውኪ ባ ዳዲ da akai tsakanin jiragen yakin kasashen biyu sakamakon farko na zaben kananan hukumomi da aka yi a Ingila ya nuna manyan jam'iyyun kasar biyu Labour mai mulki da kuma Conservative mai hamayya sun sha kai sosai jam'iyyar APC mai mulki a Najeriya ta ce la'akari da cewa ƴan Najeriya sun gamsu da salon mulkin Tinubu wanda ta sake tsayarwa takara a zabe mai zuwa babu bukatar ma ta tantance shi
4: jam'iyya ta duba irin rawar da shi shugaba Bola Ahmed Tinubu

0: ሰላም እንደምን አመሻችኋል አድማጮቻችን ለአርብ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን የጥንታዊቷ አክሱም መጠሪያ አክሱም ጽዮን ቅድስት ከተማ እንዲሆን ስለመወሰኑ
1: ቅድስት ብላ እንድትጠራ ቅድስትም ያስብላት ደግሞ በማካከል በከተማ ውስጥ ላይ ያሉ እንደ መጠጥ ቤቶችን እንደ ማንኛውም ነገሮችን ሆቴሎችም ሁሉም ያው እነሱም ፍርሃት የሚወጣበትን ህግን ያወጣን ያለ ነው።
0: በጅማ ዞን በግድብ ግንባታ ምክንያት የተፈናቀሉ አርሶ አደሮች ችግር ላይ ወድቀናል ይላሉ።
2: በመስኖ ግድቡ ሙሌት ምክንያት ምትክ መሬትም ሳይሰጡን ንብረታችንም ሳይተመን ዝም ብለው ነው ያፈናቀሉን።
0: ሌሎችንም ዘገባዎች አካተናል እንድትከታተሉን ግብዣችን ነው። ማክሰኞ ዕለት በተደረገው የትግራይ ክልል የቀድሞ ምክር ቤት ስብሰባ በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ዛሬ ስብሰባ መግባቱን ተከትሎ ሌተናንት ጀነራል ታደሰ ወረደ የጊዜ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ገለጹ። ፕሬዝዳንት ታደሰ በጽፈት ቤታቸው የፌስቡክ ገጽ በወጣው መልእክታቸው ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። ስብሰባው የተካሄደ ያለው በጸጥታ አካላት ጥበቃ መሆኑንም ጠቅሰዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም በበኩላቸው የጀነራል ታደሰ ወረደን ክስ አስተባብለዋል። ህወሓት ዛሬ ሲያደርገ የነበረው ጉባኤ ማምሻውን መጠናቀቁን አስመልክቶ ባልደረባችን አወት ገብረ እግዚአብሔር ከአቶ ሚካኤል አስገዶም ጋር አጭር ቆይታ አድርጓል።
3: በጸጥታ ኃይሎች ታጅቦ አልገቡም። በተመንግስት ስለሆነ በአካባቢው ያው ጥበቃ ሊኖር ይችላል፣ የተለመደ ጥበቃ። ጋዊ ፕሬዚደንት ነው ዶክተር ደብረጽዮን ገብረ ሚካኤል። ያው በነባሩ በምክር ቤት ተሰብስቦ በሰሞኑን የመረጣቸው ህጋዊ የትግራይ ፕሬዚደንት ነው። ህጋዊ ፕሬዚደንት ደግሞ በእንደዚህ አይነት መልኩ ሊገባ አይችልም። ያው የተባለውን የተጻፈውን ጽሁፍ እናስተሳሰው ነው ትክክል ያለ ነው እንጂ እንደ ወትረው ጀነራል ታደሰ ወረደ ፕሬዚደንት እያሉም ያው ሲደረግ የነበረ ጥበቃ ኖርማሊ በዛ የቀጠለ ነው። አዲስ ነገር አዲስ የመጣ ኃይል የለም፣ አዲስ የተሰራ ስራ የለም።
4: ዛሬ በሶሻል ሚዲያ የተላለፈው መልእክት የጀነራሉ መልእክት የኃይል እርምጃ እንደወሰዳችሁ ነው የሚያመለክተውና ለምሳሌ ጀነራሉ ስልጣኑን የማያስረክብ ከሆነ ምን አይነት እርምጃ ነው የምትወስዱት?
3: የጀነራል ታደሰ ወረደ ስልጣን መጋቢት 30 ላይ አልቋል። የስልጣን ሽግግር እስኪካሄድ ድረስ አሁንም ቀጥለዋል። ይሁንና ከመጋቢት 30 በኋላ ፕሮሰሱ እስክንጨርስ ነው የቆየ ነው እንጂ ህጋዊ መንግስት መርጠናል፣ ህጋዊ ፕሬዚደንት መርጠናል። የተመረጠው ፕሬዚደንት ነው ህጋዊ እንጂ በመጋቢት 30 የፈረሰውን የጊዜያዊ አስተዳደር ፕሬዚደንት አይደለም ህጋዊ የሚሆነው ማለት ነው። ስለዚህ ህጋዊ አሁን ሞተ ያለው ፕሬዚደንት ነው ህጋዊ ሆኖ እንዴት ነው ህግ ጥሰው ነው የሚያስተሳሰው የሚመጣው? ስለዚህ ከነ መጀመሪያው አስተሳሰቡና ጽሑፉ መልእክቱ የተሳሳተ መልእክት ነው ያለው፣ ሊታረም ነው የሚገባው።
4: ዋስትናስ ልትሰጡት ትችላላችሁ ወይ?
3: ዋስትና ምናምን ማለት ወደዛ የሚያስከድ ችግርም እስካሁን አልተፈጠረም። የለም ማን ለማን ዋስትና ይሰጣል? ጀነራል ታደሰ ኮታጋይ ነው፣ እድሜው ሙሉ ለትግራይ ህዝብ የታገለ ነው።
4: እና መልእክቱ እንዴት ነው የሚስተካከለው ታዲያ?
3: እሱ የውስጣችን ስለሆነ ራሳችን በራሳችን በመግባባት በመራራት የምንፈታው ነገር ነው የሚሆነው። ብዙም የሚያጨናንቅ ነገር አይመስለኝም።
4: ይሄንን ውሳኔያችሁን ተከትሎ ከዓለም አቀፍ ማህበረሰብ የዲፕሎማሲ ማህበረሰብና ከፌደራል ጋር ያደረጋችሁት ውይይት አለ? እናም በፌደራል እና በዓለም አቀፍ ማህበረሰብ ተቀባይነት ካላገኛችሁ ቀጣዩ እርምጃችሁ ምንድን ነው የሚሆነው?
3: በፌደራል መንግስት የሚያገናኘን ያው የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት እንዲፈጸም 3 አመት ሙሉ እኛ ላይ የደረሱ ህዝባችን ላይ የደረሱ ችግሮችን ተቋቁመን ለሰላም ስንል ቆይተናል። የፕሪቶሪያ ስምምነት ለትግራይ ህዝብ በጣም በጣም ቁልፍ የሆኑ ችግሮችን መፍታት አልቻለም። ሙሉ በሙሉ እንዳይተገበር ደግሞ ፈቃደኛ አይደለም። ስለሆነ በይፋ የፕሪቶሪያ ስምምነት ፈርሰዋል ብለን አውጀናል። ከዛ በኋላ ያው በሁለቱም ስምምነት የነበረ ጊዜያዊ አስተዳደርም

0: ፎርሶ ያው በህዝብ የተመረጠውን ነባር ቤት ምክር ቤት እንዲመለስ አድርገን ያው ህጋዊ ፕሬዚዳንት መርጠናል። ስለዚህ ከፌደራል ምናደርገው ውይይት ተንግዲህ ከዚህ ቀጥሎ ላለው ሂደት ልንወያይ እንችላለን። በሰላም ችግሮቻችንን እንፈታ እንፈልጋለን። እኛ እስካሁን ኢትዮጵያውያን መሆናችንን አስበን ነው እየተጓዝን ያለ ነው። ይሁንና ያው እንድንገፋም እየተደረገን ያለው ይሄን የመግፋቱ ሁኔታ መቀጠል የለበትም የሚል አስተሳሰብ ነው ያለን። ከዚህ ያለፈ ነገር ግን ሌላ የሚያደራድሩ ነጥቦች የሉንም። ሲኖሩ ቤታችን ክፍት ነው ብለን ባለፈም ተናግረናል። አሁን መድገም እንፈልጋለን። በሰላማዊ መንገድ ሁሉም ችግሮች ለመፍታት ፈቃደኛ ከሆነ አካል ላይ ሁሉ ጊዜ ዝግጁ ነን የሚል ነው። ከዓለም ማህበረሰብም እንዲሁ በድርድር የሚያምን ድርጅት ነው፣ መንግስት ነው። ስለዚህ በችግሮቻችን ከማንም አካል ተደራድረን እየተስማማን እየተወያየን ለመሄድ ዝግጁ ስለሆን የዓለም ማህበረሰብም በዚህ መልኩ ቢያየው ጥሩ ነው የሚል ሀሳብ ነው ያለኝ። ባይቀበለው የሚል ጥያቄ ለምንድን ነው የማይቀበለው ነው። ይሄ ህገ መንግስታዊ መብታችን ነው። ህዝብ በመረጠው ራሱ በራሱ እንዲተዳደር መብቱ ነው። ስለዚህ በህዝብ መብት በህገ መንግስታዊ መብት ላይ ማመን ያለባቸው ካልሆነ ለመብታችን ለህገ መንግስታዊ መብታችን ለሉዓላዊነታችን ለራሳችን በራሳችን ለመተዳደር የሚያበቃንን መንገድ ነው የምንከተለው። በዚህ ላይ ደግሞ ያው ኮምፕሮማይዝ አናደርግም የሚታወቃል። መብታችን ኤክሰርሳይዝ የማድረግ ፍላጎት አለን። እሱ ደግሞ ማንንም በማንም በኃይል ሊጫነን አይገባም የሚል ሀሳብ ነው ያለን።
1: በኦሮሚያ ክልል ጅማ ዞን ሊሙሰቃ ወረዳ ከ5000 በላይ የሚሆኑ አርሶ አደሮች ምትክ መሬት ሳይሰጠን ከርሻችን ተፈናቀለን ሲሉ ለቢቢሲ ተናገሩ። አርሶ አደሮቹ የእርሻ መሬታቸው በግዙፉ አርጆ ደዴሳ የመስኖ ፕሮጀክት ምክንያት መወሰዱንም ተናግረዋል። ብዙዎቹ አርሶ አደሮች በ1990ዎቹ አጋማሽ ከሐረር በድርቅ ምክንያት ወደ ሊሙሰቃ ወረዳ መስፈራቸውንም ያወሳሉ። አርጆ ደዴሳ የመስኖ ፕሮጀክት በወረዳው 8 ቀበሌዎችን የሚያካትት ግዙፍ አገራዊ ፕሮጀክት ነው። የኦሮሚያ ክልል የመስኖ ባለስልጣን በበኩሉ አርሶ አደሮቹ ምትክ መሬት ተሰጥቷቸዋል ይላል። ከ5000 አባወራዎች መካከል አንዱ የሆኑትና ስማቸው እንዲጠቀስ የማይሹ አርሶ አደር ግን ችግር ላይ ወድቀናል ሲሉ ያሉበትን ሁኔታ እንዲህ አብራራሉ።
2: በመስኖ ግድቡ ሙሌት ምክንያት ምትክ መሬትም ሳይሰጡን ንብረታችን ንም ሳይተመን ዝም ብለው ነው ያፈናቀሉን። በርግጥ በ2008 ዓመተ ምህረት ለተወሰኑ ሰዎች ትንሽ የገንዘብ ሰጥተዋል። የሰጠው ገንዘብ ግን ለ3 ዓመት ምርት ብቻ ተሰልቶ ነው። እኛ ግን ከ10 ዓመት በላይ በቦታው ቆይተናል። ቡና ተክለው ያመረቱ ያሉ አሉ። ጫት፣ አቮካዶ የተከልንም አለ። ከላይ የመጣ ተዛዝ ነው በማለት ቀሪ ቦታ ላይ ተፈራላችሁ ብለው ነው ያፈናቀሉን። ሰሞኑን የበቆሎ ማሳችን በውሃ ተወስዷል። ንብረታችን እንድናነሳ ቅድመ ማስጠንቀቂያ እንኳን አልሰጡንም። ለጠፋ ንብረት ካሳ የለም፣ ባዶ መሬት ብቻ ነው የምንሰጣቸው አሉን። እሱም አልተሰጠንም። ጊዜያዊ መጠለያ እንኳን የለንም። ልጆቻችን ተበታትነዋል። ምንም አይነት እርዳታም የለም።
1: ሌላ አርሶ አደር በበኩላቸው ማሳቸው ሙሉ በሙሉ መወሰዱንና ከወረዳ እስከ ክልል ድረስ አቤት ቢሉም ምላሽ እንዳላገኙ ለቢቢሲ ተናግረዋል።
3: አሁኑኑ ተነሱ አሉን። ጭራሽ ምንም አታርሱም በማለት ውሃ የሚተኛበት ማሳ ላይ የነበሩትን ወደ ሌላ ራቅ ብሎ ወደሚገኝ ሰፈር ባዶ ቤት እየተፈለገ በግድ እዚያ እንዲገቡ እየተደረገ ነው። የመንግስት የጸጥታ አካላት በስፍራ ተሰማርቷል። የምንዘራበት ወቅት ነው። በዚህ ሰዓት እጃችሁን አጣጥፋችሁ ተቀመጡ ነው የሚሉን። የሚታረስ መሬት ማግኘት ራሱ በዚህ ጊዜ የማይታሰብ ነው። ቀለብ ለቤተሰብ አናገኝም። የወደፊት ዕጣ ፈንታችን አሳሳቢ ሆኗል። ዋማ ማሬቦ ቀበሌ ብቻ ከ2000 በላይ አባወራዎች፣ መደጃለላ ቀበሌ ከ1000 በላይ አርሶ አደሮች ተፈናቅሏል። በተባ ኢላላ ቀበሌ ደግሞ 500 ይሆናሉ የተፈናቀሉት። የዛሬ 10 ዓመት አካባቢ የ3 ዓመት ምርት ካሳ ብሎ ትንሽ ገንዘብ ሰጡ። ለዚያ ነበር ዝም ብለን እስከዛሬ ተቀመጥነው። ሙሉ ካሳ እንኳን ቢሰጡን ምን አለ? በዚህ ሀገር ኑሮ ተስፋ ቆርጠናል። ነገ ወንዝ ዳር አስፍሮን ሲያበቁ ከዚያም ተነሱ ሊሉን ይችላሉ።
1: የአርሶ አደሮችን ቅሬታ በተመለከተ ያነጋገርናቸው የኦሮሚያ መስኖ ባለስልጣን ህዝብ ግንኙነት ኃላፊ አቶ ዘየደ ተሾመ ካሳው ተከፍሏቸዋል ይላሉ።

0: jallisichi kun kan hojjetamu ministeera jallisii federaalaatiini.
1: መስኖ ነው በፌደራል መንግስት የሚሰራ ነው። ነዋሪዎቹ በሰፈራ ነው ወደዚያ አካባቢ ሄዱት። አርጆ ደደሳ ትልቅ ፕሮጀክት ነው ገና አልተጠናቀቀም። በዚያን ጊዜ ከዘውኑ ጋር በመነጋገር ነበር ስራ የተጀመረው። በወቅቱ ተለዋጭ ቦታም ተሰጥቷቸው ነበር። የፌደራል መስኖ ባለስልጣን ከ10 አመት በፊት ቦታውን ሲረከብ ለአርሶ አደሮቹ ተለዋጭ ቦታም ካሳም እንደተሰጣቸው ነው ማቆ። አሁን ያለበት ሁኔታ አላውቅ። ምትክ መሬትን በተመለከተ የተሟላ መረጃ የለኝም። እኛ ተለዋጭ መሬት የመስጠት ስልጣን የለንም። ምትክ መሬት የመስጠት ጉዳይ የሚመለከተው ዞኑን ነው።
2: በጉዳዩ ላይ የሚመለከታቸውን የዞን አስተዳደር ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። አድማጮቻችን እየተከታተላችሁ ያላችሁት ቢቢሲ አማርኛ ነው። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ደቡብ አፍሪካ መጤጠል ጥቃቶችን ያሳያሉ የተባሉ ሐሰተኛ ቪዲዮዎችን አወገዘች። ይህ የተባለው በአገሪቱ መጤጠል ጥቃቶች እየተባባሱ ነው በሚል የዲፕሎማሲ ውጥረት እየጨመረ በመጣበት ወቅት ነው። አሜሪካ ጦርነቱን ለማብቃት ለኢራን ላቀረበችው የሰላም ሐሳብ ምላሽ እየተጠበቀሽ ነው። ኢራን በበኩሏ አሜሪካ ዲፕሎማሲን በውታደራዊ ጀብደኝነት እየተካች ነው ስትል ወቅሳለች። በአሜሪካና በኢራን መካከል ውጥረቱ ሲባባስ የዶላር ዋጋ ተዳከመ። ዋንኛው የነዳጅ ግዢ መገበያያ የሆነው ዶላር በገበያ ላይ ያለው ዋጋ ከሌሎች ዋና ዋና ገንዘቦች አንጻር የ0.14 በመቶ ቅናሽ ታይቶበታል። በባህረ ሰላጤው ጦርነት የተነሳ የዓለም የምግብ ዋጋ ጭማሪ ማሳየቱን ቀጠለ። የምግብ ሸቀጦች ዋጋ በሚያዝያ ወር በ1.6 በመቶ ጭማሪ ማሳየቱን የፋኦ መረጃ አመልክቷል። የአሜሪካ እገዳ 13 ቢሊዮን ዶላር የሚያወጣ ነዳጅ የጫኑ መርከቦችን ማስቆሙ ተገለጸ። ከሰባ በላይ የሚሆኑት መርከቦቹ ከ166 ሚሊዮን በርሜል በላይ ነዳጅ የጫኑ ነበሩ ተብሏል። የጀርመኑ ሚኒስትር በአገራቸው ለተፈጠረው የኢኮኖሚ መቀዛቀዝ ኃላፊነት የጎደለው ያሉትን የትራምፕ ጦርነትን ተጠያቂ አደረጉ። ሚኒስትሩ ላርስ የአሜሪካ ፕሬዝዳንት እርምጃዎች በቀጠናው ዓለም አቀፍ የኢነርጂ ቀውስ እንዲፈጠር አድርጓል ሲሉ ወቅሰዋል። ዜናዎቹ እነዚህ ናቸው። የሰሜኑን ጦርነት ተከትሎ ከኢትዮጵያ ኦርቶዶክስ ሲኖዶስ በመውጣት የተቋቋመው የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ የጥንታዊቷ አክሱም መጠሪያ አክሱም ጽዮን ቅድስት ከተማ እንዲሆን መወሰኑን አስታወቀ። ቤተክርስቲያኗ የሲኖዶሱን ውሳኔ ተከትሎ ከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ህጎችን እያወጣች መሆኑን የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለባልደረባችን አማኑኤል ይልቃል ነግረውታል።
3: አክሱም ያው ቅድስት ከተማ ያው ህገ ልቦናን ህገ ኦሪትን ያው ህገ ወንጌልን ጠብቃ የኖረች የረጅም ዓመት የክርስትና ደሴትም ስለሆነች ያለው ቅድስናዋን ብዙ መንበረ ታቦተ ጽዮን፣ መንበረ ጽላትን፣ መንበረ ሰባ፣ መንበረ ብዙ የቅዱሳን ማርያም ስለሆነች ስለዚህ ካላት ክብር የነበራት ክብር እንዳለ ሆኖ ከአሁን ጀምሮ ደግሞ በከተማይቷን ጠቅላላ ቅድስና የሚያስብላት ነገር ተጠንቶ ያለው ነገር ሁሉ ግብዓቶችን ቆርቧል። ስለዚህ ለረጅም ጊዜ ቅድስት ከተማ ያው በእንግሊዘኛም የተለያዩ ሰዎችን በጎጉል ላይ ሲታይም ሆሊ ሲቲ ነው የምትባለው። ስለዚህ እኛም ደግሞ በዚህ ዘመን ደግሞ ያላት ቅድስና ያላት ክብር ወለደውን ይዞት እንዲሄድ ጥናት ተቀረው በኋላ ከተወሰነ ቀን ጀምሮ ከተማ በሙሉ ቅድስት ብላ እንድትጠራ፣ ቅድስት የሚያስብላት ደግሞ በመካከል በከተማ ውስጥ ላይ ያሉ እንደ መጠጥ ቤቶችን እንደ ማንኛውም ነገሮችን እነሱ ጥናት ተደርጎ ከእንደሌላ ማንኛውም የማይደረግባት ሆቴሎችም ሁሉም ያው እነሱም ስርዓት የሚወጣበትን ህግን እያወጣን ያለ ነው። ስለዚህ በዚህ ዙሪያ ያው ቅዱስ ሲኖዶስ ያው ቅድስት ከተማ አክሱም ብሎ ሰይሟታል ማለት ነው።
4: ቅድም ጥናት ተደርጎ የሚል ነገር አንስተውልኝ ነበር እና ምናልባት ሊዘረዝሩልኝ ከቻሉ ከተማዋን ቅድስት ለማለት ያስቀምጣችኋቸውን ምክንያቶች
3: እሱ በባለሙያዎች ተጠንቶ ተቀርቦ ያው ተጠቅሎ መልሶ ወደ ጉባኤው ስለሚቀርብ በቀጣይ ያው በጥቅምት ወር ያው እንድትደውልልኝ አሳውቃለሁ። አንድ ሁለት ሶስት ብለን ማለት ነው።
4: አሁን ያነሱልኝ አንድ ነገር አለ። ከዚህ ከመጣት ቤቶች ከሆቴሎች ጋር በተያያዘ ህግ ያወጣችሁ እንደሆነና እሱ ምን እንደሆነ ቢያብራሩልኝ። እንደገና ደግሞ ቅድስት መባሉ የሚያመጣቸው ሌሎች ለውጦችስ ምንድናቸው?
3: የሚያመጣቸው ለውጦች አንደኛው የጥንት ታሪኳን ማንነቷን ያለውን ክብሯን ወደፊት ዓለም እንዲያውቀው ማድረግ ነው። ሁለተኛ ደግሞ በከተማይቷን ቅድስት ከተባለ የቅድስና ሰራ ሊሰራ ይገባል የሚባለው ማለት ስላለበት በከተማይቷ ዙሪያ ያሉ ያልተለመዱ ነገሮችን እንደ ጫት ይሁን እንደ ሌሎችን አንዳንዱ ነገሮችን በብዛት አይቆም ግን ካሉ እንደ መጠጥ ቤቶቹም እንደ ሌሎችም ያሉ ገደብ ያለበት ሰዓት እንዲኖር ያንንም ህግ ምክንያት ቅድስና የሚያስብላ ጠቅላላ ከተማይቷን የቅድስና ምልክት እንድታሳይ የሚያደርጉ ህጎችንም እያወጣን ያለ ነው።
4: ከተማ ቅድስት ተብላ ከመጠራቷ ጋር በተያያዘ ከዚህ ሲያሜ ጋር አብረው የማይሄዱ ተብለው የተለዩ ነገሮች አሉ? ምን ምንድናቸው? ለምሳሌ መጠጥን ጠቅሰውልኛል፣ ሌሎችንም ቢዘረዝሩልኝ።
3: ምንም አይነት ከሱ ጋር የማይሄድ ነገር የለም። ምክንያቱም ምንም አይነት የለም እስካሁን ስለሌለ አሁን ያልኩህ ነገር ማንም እንግዳ መጥቶ ያው የሆነ ሆቴል ሬስቶራንት ቢገባ የሚያገኛቸው ነገሮች የሆነ ሙዚቃዎች ነገር ካሉ ነው እንጂ እስካሁን የተለየ ነገር አክሱም ላይ ምንም የለም። ምክንያቱም ለዛም የሚቃረን ነገር የለም እስካሁን። ስለዚህ ስለሌለ ያ ቅዱስነቱን ጠብቆ ለቀጣ የሚመጡ ነገሮችን ለዛ የተጻፈ የሚሆን ደግሞ እነሱን ማስወገድ ነው።
4: ሌላኛው ጉዳይ የውሳኔ ቁጥር 11 ላይ የተቀመጠው ከአጼ ዮሐንስ ጋር የተያያዘ ጉዳይ ነው እና እሱ ውሳኔስ ምንድን ነው ቢያብራሩልን?
3: ግርም ያው አጼ ዮሐንስ ያው ንጉሠ ጽዮን ተብለው ያው እንግዲህ አጋጣሚ በሀገራችን ላይ የነበራቸው አንድነት፣ ፍቅር፣ አገር ድንበሩ ሲሉ ያው የከፈሉትን መስዋዕት ለቤተ ክርስቲያኒቷ ደግሞ አማኝ በተለይ በቤተ ክርስቲያን የነበራቸው አብያተ ክርስቲያን በማሰራት ለሀገሪቷን ያላቸው ትልቅ ውለታ በሰማዕትነት ነው ያረፉትና ቤተ ክርስቲያን ልታስባቸው ይገባል። እንዲህ አይነት ደጋጎች ሰዎችን ካላስታወስን ንፉግነት ነውና ሰማዕት ያው ሰማዕት ተብለው እንዲጠሩ ለዚህ የክብር ሰማዕትነት ቤተ ክርስቲያን ሰጣቸዋለች ማለት ነው።
4: የምታወጡት ህግ ነገር ብላችሁኛልና እንደው እንዴት ነው የምታደርጉት? ከከተማ አስተዳደር ጋር በመነጋገር ነው? ምናልባት ደግሞ ከዛ መካከል ነዋሪዎች የተለየ ሀሳብ ያላቸው ካሉስ እንዴት ነው በአጠቃላይ እንደው እንደሚሆነው?
3: ከተማ አክሱም ላይ ምንም የተለየ ነገር ስለሌለ ለቀጣይ ግን ያው የምናያቸው ጉዳዮች ይሆናሉ ማለት ነው።
4: ምናልባት ከዚህ ከእናንተ ካስተላለፋችሁት ስያሜ ጋር በተያያዘ እንዲወሰድ የሚፈልጓቸው እርምጃዎች ይኖሩ ይሆን? ለምሳሌ በህግ በሚታወቀው ደረጃ በዓለማዊ ህግ ማለቴ ነው የከተማ ስያሜ አክሱም ብቻ ነው። ስለዚህ እሱ እንዲቀየር ምናልባት የምታቀርቡት ጥያቄ ይኖር ይሆን ወይስ እንደዚህ ከዚህ ጋር የተያያዙ ነገሮች ቀጣይ እርምጃዎች ምን ይሆናሉ?
3: ለቀጣይ እነሱም ያው እንግዲህ ከከተማ አስተዳደር ይሆን ከሚመለከታቸው አካላት ያው ሲኖዶስን ከወሰነ ሲኖዶስን ተግባራዊ የማድረግ ግዴታም ስላለበት ከእነሱ ጋር መነጋገር ቀጣዩ እንሄድበታለን።
4: ከሰሞኑ እንግዲህ በአክሱም ከተማ ጋር ሙስሊም እምነት ተከታዮች ከመስጊድ ጋር በተያያዘ የተፈጠሩ ችግሮች ነበሩ። ከዛ ጋር በተያያዘ እንደው ምናልባት በሙስሊም ማህበረሰቡ ዘንድ ቅሬታ ሊፈጥር ይችላል ይሄ ነገር የሚል ስጋት ይኖራችሁ ይሆን?
3: ከሙስሊም ህብረተሰብ በተለይ ከአክሱም ህብረተሰብ ጋር ያለው በሰላም በፍቅር የሚኖሩ ወንድማማች ናቸው። በቅዱስ ከተማ አክሱም የተለየ ነገር ሀሳብ ይኖራቸዋል ብዬ በግሌ አላምን። ምክንያቱ ለረዥም ጊዜ እነሱም አክሱም ስንል ቅድስት በመሆኗን ታላቅነቷን፣ ጥንታዊነቷን፣ ቅርስነቷን አምነው ያው ለበዓል የሚመጣ ነው በአብረው ነው የሚሰሩት። በገበያው ላይ አንድና በአንድ ላይ ነው የሚሰሩት። በተለያየ በማይኮል በሚደረገው ነገር ህብረተሰቡ በሚገለገልባቸው ህብረተሰቡ በሚሰራቸው ላይ በአንድ ላይ የሚሰሩት ተማምነው ተስማምተው የሚኖሩበት ነው። በቅድስ በመባሉ እነሱ እንደውም የተለየ ድጋፍ ይሰጣሉ እንጂ የተለየኛ ያው እነሱ የሚቃወሙት ነገር ይኖራል ብዬ አላስም በግሌ ነው። ካለ ግን ከሙስሊም ህብረተሰቡም ጋር መነጋገር ይቻላል። በአክሱም ላይ ያለው ህብረተሰቡ ለረጅም ጊዜ የቆየ የተለማመዱ ምን መደረግ አለበት ምን መደረግ የለበትም በሁለቱ ህብረተሰቦችን ዘንዳ ለረጅም ጊዜ የቆየ የሰላም የአብሮነት የመቻቻል የጋራ እሴቶችም ስላሏቸው በዚህ ላይ ጠብ አለ ብዬ ይፈጥራል ብዬ አላስም።
2: በአክሱም የሚገኙ የእስልምና እምነት ተከታዮች ሃይማኖታዊ ስርዓቶች የሚፈጽሙበት ቦታ ሲጠይቁ ዘመናት የተቆጠሩ ሲሆን ከሃይማኖት ስርዓት ጋር በተያያዘም በተለያዩ ጊዜያቶች ግጭቶች ተከስተዋል። ለዚህም አክሱም ቅድስት ከተማ መሆኗ በምክንያትነት ይጠቀሳል። አድማጮቻችን፣ የዛሬውን በዚሁ ነው የምናጠናቀቀው። ሌሎች ዝርዝር ዘገባዎችን በድረገጻችን ወይም በፌስቡክ ገጻችን ላይ ታገኛላችሁ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንን በመቀላቀልም መረጃዎችን ታገኛላችሁ። መልካም ምሽት፣ መልካም ቅዳሜና እሁድ ይሁንላችሁ።

0: ፀኒሐም እዮም ውዕል ፕሪቶርያ ብሰንኪ ናይ ፌደራል ፍቓደኛ ዘይምዃን ዝፈረሰ ምዃኑ ኣውጅና ነባር ቤት ምኽርና ክንምልስ ኢና ኢልና እውን ኣውጅና ነባር ቤት ምኽሪ ክምለስ ድማ ህዝቢ እውን ኣገዲዱ ደፊኡ ብናይ ህዝቢ ድልየትን ውሳነን ነባር ቤት ምኽሪ ተመሊሱ ሕጋዊ ፕሬዚደንት ናይ ክልል ትግራይ ዶክተር ደብረፅዮን ገብረ ሚካኤል ወሲኑ ኣሎ። ስለዚ ብዓለም ኣቀፍ ይኹን ብሃገር ተቐባልነት ኣለዎ ዝብል ጌጋ እዩ።
1: ግን ውዕል ፕሪቶርያ ህወሓት ምስ ፌደራል ክፈራርም ከሎ እቲ ቤት ምኽሪ ሕጋዊ ኮነን ኢሎም እዮም ተሰማሚዖም ክፈርስ ገይሮም። ስለዚ ብኸመይ እዩ ሕዚ እንደገና ናብ ሕጋውነት ክንመልሱ ኢና ትብሉ ዘለኹም?
0: እቲ ውዕል ፕሪቶርያ ክንስማዓ ማዓንቲ ክንደዳደር እንተለና እዚ ይደሊ እየ ከምዚ ክትገብርሉ እየ ዝደሊ ዝብል ነገር ኣቕሪቡ ያው ንሕና እውን ንሕና ንደልዮ እውን ኣቕሪብና ንሱ ዝደልዮ እውን ኣቕሪቡ ብስምምዕነት ንሰላም ኢልና ኢና ሆልድ ጌርናዮ ፀኒሕና እምበር ነባር ቤት ምኽርናስ ኣይፈረሰን ነይሩ።
1: ናፍቲ ኣዳራሽ ክትኣትዉ ከለኹም ብናይ ፀጥታ ኣካላት ተዓጂብኩም ከም ዝኣተኹም እዩ ተነጊሩ ዘሎ።
0: ጌጋ እዩ ታኸይ ንኾን ኢና ንዕጀብ።
1: ስለዚ ብኸመይ ኢኹም ኣትኹም?
0: ሎሚ እኮ ይኮነን መጀመርያ ቲ ዳራሽ ተኣትዩ ኖርማል ቤት ምኽሪ ነባር ቤት ምኽርና ትንምለስ እንተለና ኮ ያው ቤት ምኽርና ኮ ኣብቲ ህንፃ ሱ ኢና ኣካይድናዮ። ሕዚስ ንመን እንታይ ከይገብር ኢና ብዓጀባ ብሰራዊት ዝእቶ
1: ንጀነራል ታደሰ ወረደ ውሕስና ክትህብዎ ዲኹም?
0: እንታይ ሓድሽ ነገር እኮ ዝተፈጠረ የለ ነገር የለን እስካዕ ሕዚ እናተጋደለ ፀኒሑ እዩ። ሕወሓት ወኪዳቶ ያው ምስ ፌደራል መንግስቲ እውን ናብ ምርዳእ ወፂሑ ሓደ ዓመት ፕረዚደንት ኮይኑ እውን ህዝቢ ትግራይ ኣገልጊሉ እዩ። ሕዚ እውን ብዘለዎ ልምድን ብዘለዎ ናይ ቃልሲ ተመክሮን ድልየትን ያው ንህዝቢ ትግራይ ክቃለስ እዩ ኢልና ኢና ንሓስብ።
1: ግን ኣብ ማሕበራዊ መራኸቢ ዝዘርግሖ ፅሑፍ እኮ ብሓይሊ ከም ዝኣተኹም እዩ ዝገልፅ ዘሎ። እዚ ማለት ድማ ምናልባት ንስልጣኑ ከም ስጋኣት እዩ ዝቆፅረኩም ዘሎ። ስለዚ ስጋኣት ዝስምዖ እንተኮይኑ ወይም ድማ ስልጣኑ እንድሕር ዘየረክብ ኮይኑ እንታይ ኢኹም ክትገብሩ?
0: ዝተፃሓፈ ኣይፈላል ተፃሒፉ ዘሎ መልእኽቲ ጉጉይ መልእኽቲ እዩ ቅቡልነት የብሉን ንሱ ዝተጋገየ ተሓሳስባ እዩ ከምኡ ክኸውን ኣይነበረን ንቐፃላይ እውን ከምኡ ክኾን የብሉን ይኹን ዳኣ እምበር ካብኡ ቀፂሉ እንታይ ክኸውን ዝብል ነገር ግን ብዙሕ ዝተኸበደ ነገር የብሉን ናይ ውሽጥና እዩ ባዕልትና ምስኡ ኮይንካ ተረዳዲእካ ሴትል ክግበር ዝኽእል እዩ ዝተኻረሮ ነገር የብሉን።
1: ውሃብ ቃል ውድብ ሕወሓት ሚካኤል ኣስገዶም ኣዘ መስግነካ። ከተማ ኣክሱም ቅድስቲ ከተማ ኣክሱም ብዝብል ክትፅዋዕ ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተ ክርስትያን ትግራይ ወሲኑ። እቲ ሲኖዶስ ኣብታ ከተማ ንዝክልከሉ ተግባራት ሕጊ ከም ዘውፅ እውን ኣፍሊጡ። ላይን ፅጋብ ንዋና ፀሓፊ ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተ ክርስትያን ትግራይ ብፁእ ኣብነ ኣረጋዊ ኣዘራሪባቶ መላ
2: ከምቲ ዝፍለጥ ብሕጊ ልቦና ብሕጊ ኦሪት ብሕጊ ወንጌል ኣኽቢራ ዝነበረት ዘላ ቤተ ክርስትያን እያ። ንዚ እውን እታ ናይ መጀመርያ ናይ ክርስትናና እውን ፈላሚት ጀማሪት ስለዝኾነት እቲ ቅድስናኣ ንማእኸል ንኩሉ ስሕበት ዓለም እውን እታ ናይ መጀመርያ ካብቶም ኣርባዕተ ሓያላት ብቲ ናይ ዝነበረ ሃይማኖታዊ ትሕዝቶ ብቲ ጥበባ ናይ ጥበብን ናይ ፍልስፍናን ከተማ እውን እያ። ናይ ኩሉ ዓለም ምስጢር ዝሓዘለት እውን ስለዝኾነት እቲ ቅድስና ዘብላ ካብ ቤተክርስትያን ክንሪኦ ከለና ካብ ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስትያን ትግራይ እዛ ቦታ እዚኣ መንበረ ፅዮን መንበረ ተፅዮን መንበረ ፅላት መንበረ ሰላማ መንበረ ቅዱስ ያሬድ መንበረ ፀጉሪ መስቀል መንበረ ነገስታት መሳፍንቲ ናይቶም ቅዱሳን መናሃርያ እውን ብምዃና ካብ ዝተፈላለየ ዓለም መፅኡ ዝፅልየላ ዝልምነላ ዝምሕፀነላ ከተማ ብምዃና ንዚ ደሞ እቲ ጥንታዊ ታሪካን ብፍላይ ደሞ ብወለድና ተሓፂሩ ተቐሚጡ ዝነበረ ታሪክ ናይ ታወተ ፅዮን ንዑ ድማ ልዕልናኣን ቅድስናኣን ከፍ ከብል እዩ። ቅዱሳን ዝኸበዋ ናይ ቅድስና ስራሕ 24 ብኣገልግሎት ዘይቋረፀላ ከተማ ብምዃና እዚ ቅዱስ እዚ ከይራኸስ ዝቅዱስና ቅዱስ ቦታ እዚ ናብ ዝኾነ ዓለማዊ ከይኣቲ ካብቲ ዝነበረቶ ቅርስን ባህልን ካብቲ ታሪካዊ ቅድስና ካብቲ ታሪካዊ ስሕበተ ናይ ቅድስና ስሕበት ናይ መንፈሳዊነት ስሕበት ናይ ክርስትና ስሕበት ናይ ኩሉ ዓለም ስሕበት ክርስትና ማእኸል ዝገበረ ኣክሱም ስለዝኾነ እዚ ስሕበት እዚ ቅድስና የድልያ።
3: መግለፂታቱ እንታይ እዩ ክኸውን ስያመ ጥራሕ ድዩ?
2: መግለፂታቱ ሓደ ኣብ ዝኾን መስተታት ይኹኑ ናይ ስኽራናት ናይ ዳንኪራታት ናይ ጫታት ካልእ ዝመሳሰሉ እዚኦም ንሽቱ ቦታ ዘይኸይድ ነቲ ሕብረተሰብ ዘይጠቅም ጎዳኢ ዝኾን ነገራት ንዚኣቶም እውን ምስተ ከባቢ ዝምልከቶም ኣካላት ምስ ዓበይቲ ዓዲ ምስ መንእሰያት ምስ ሰብ ሃፍቲ ምስ መንግስቲ ምስ ዝምልከቶም ኣካል ዝስራሕ እዚ ዓብዪ ስራሕ ክስራሕ እዚ ኮሚሽን ተቋቂሙሉ ዘሎ እዩ።
3: ምስ መስተ እንዳጫት ወይ መዘናግዕን ሆቴላትን ምዝ ብዝዛመድ ማለት እዩ ሕጊ ድኹም ተውፁ ዘለኹም?
2: ሕጊ ክነውፀሉ ኢና ንዚ እቲ ሕጊ ነውፀሉ ምክንያቱ እዚ ከተማ ምሳሌስ ዝኾነ ድምፂ ካብታ ገዛ ወፃኢ ንዝኾነ ዝሓልፍ ሰብ ንዝመፅ ሰብ ክርብሽ ዘይኽእል መልክዕ ምክንያቱ ፓቲካ እንድሕርኢና ኮይና ኣብ ፓቲካን ምንም ዓይነት ነገር የለን። ስለዚ ኣንሕና እውን እዚ ጉዳይ እዚ እቲ ከተማ ዘሎ ናይ ንግዲ ማእከላት ከሎ ይፈልጥ እየ ብዙሕ ነገራት ኣለው እዮም ናይ ሓድነት ናይ ዝኾነ ፅሞና ቦታ ናይ ቅድስና ቦታ ድሕር ተባሂሉ ብዙሓት ነገራት ዝኽልከሉ ነገራት

0: ክከታተሉ ካም ሕጊ
1: ትድምጺ ገደብ ይቀመጦ ዓቐን ክህልወለዎ ድዩስ ሙሉ ብሙሉ ኣይፍቀደን እዩ ንጹር ይግበሩ ለይ
0: እንትናይ መጀመርያ ገደብ እዩ ክግበረሉ ቀፂሉ ዘሎ ግን ብሕጊ ምፃደቃ ግን ቀፃሊ ዝኾን ደሞ ትቀፃሊ ከፍሊ ጠቂም ኣክሱም ትገልፅ ዘይኽእል ነገር ግን ክህልየውሉን ዝብል ግን ሓደ ድምዳሚ እዩ ዳመስተ እውን ሙሉእ ለይተው ዝኸተማ እዙ ቅዱስ ቦታ እውን ስለዝኾነ ኣብዚ ቦታ እዙ ሙሉእ ለይቲ ናጨፈርካ ክሕደር ኣይፍቀድ
1: ከምዚ ዓይነት ውሳነ ክትውስኑን ከለኹም ከም ሲኖዶስ ምስ ህዝቢ ምምሕዳርን ኣብ ሓበራዊ ምርድዳእ በፂሕኹም ድኹም ካብ ዝነሃትኩም ወሲንኩምዎ ዘለኹም ውሳነ ዝተፈለየ ሓሳብ ንዘለዎም ሰባት ከ ኣብ ግምት ዘእቱ ድዩ
0: ኣብ ቀፃሊ ያው ነውፅ ሕጊ ምቲ ሕጊ ድማ ዓለም ኣቀፋት ሰባት ካብ ዝተፈላለየ እውን ጌርና ስለዚ ኢንተርናሽናላት ካብ ደገን ካብ ውሽጥን ጌርና ስለዘለና ንሳቶም ዝበርከዎ ንዝምልከቶም ኣካላት መንግስቲ ይኹን ምስ ቤት ምስ ማንኛው ምስመስማዕ ሕብረተሰብ ክዝትየሉ እዩ ምስ ዘተየ ድማ እቲ ሕጊ ኮይኑ ዝወፅ ድማ ሕጊ ድማ ተገዛ ይኸውን ማለት
1: እታ ከተማ ብምምሕዳር ደረጃ ማለት እዩ ከተማ ኣክሱም ተባሂላ እያ ትፅዋዕ ቅድስቲ ከተማ ኣክሱም ኢልኩም ምስያምኩም ስዒቡ ንምምሕዳር እቲ ከተማ ሽም ቀይሩ ክትብሉ ኢኹም ማለት ድዩ
0: እዎ እዚ ከይዲ ዝሰርሐሉ ኢና እዚ መፈፀሚ ሕጊ ክወፀሉ ከሎ ምምሕዳር ድዩ በዚ መዘጋጃ ድዩ ዝምልከቶም እውን ብቲ ሕጊ ጥርነፍ ማለት እዩ
1: እዞም ሕዚ ወሲንኩሞም ዘለኹም ውሳነታት ካብ መዓዝዮም ተግባራዊ ክኾኑ
0: ግዜ ገደብ ያው ኣለዎ እዩ ካብቲ ከተማ ኣክሱም ተባሂሉ ካብቲ ማሊ ሲኖዶስ ዕለት 29 ይወሲኑ ዘሎ ንተግባራዊነቱ ንህዝቡ ደብዳቤ ናብ ኩሉ ክፅሓፍ እዩ ካብቲ ዝወፅሑ መዓልቲ ግን ያው ቅዱስ ከተማ ኣክሱም ኢሉት ያው ክፅዋዕ እዩ ማለት እዩ
1: ዋና ፀሓፊ ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስትያን ትግራይ ብፁእ ኣቡነ ኣረጋዊ ክብረት ይሃበለይ
0: ኣዚ ኣነ እውን ብጣዕሚ እየ ዘመስግን ክብረት ይሃበለይ
2: ዝኸበርኩም ተኸታተልቲ ሓፀርቲ ዜናታት ክነግረኩም ፕሬዚደንት ደቡብ ኣፍሪካ ስሪል ራማፎዛ ካብ ስልጣኑ ክወርድ ፀቕጢ ይቕበረሉ ኣሎ ቀዋማዊ ቤት ፍርድቲ ሃገር ሎሚ ኣብ ዘብፅኦ ውሳነ ኣብ 222 ካብ ስልጣኑ ንዘይምውራድ እቲ ብገዛእ ሰልፊ ዝዕብለል ዝነበረ ፓርላማ ደው ከም ዝብል ምግባሩ ንቀዋምቲ ሃገር ዝጥሕስ እዩ ክብል ኣውጅ ኣሎ ንርእሱ ብካልእ ጉዳይ ካብ ባእሰርቲ ንምድሓን ዝምግድ ዘሎ ካብ ፍሉጣት መራሕቲ ተቃወምቲ ሰልፍታት ዝኾነ ጁልየስ ማሌማ ዝርከቦም ወገናት እቲ ፕረዚዳንት ስልጣኑ ከረክብ ይፅውዕ ኣለው ኣብ ማሊ ዕጡቃት ብዝፈፀምዎ መጥቃዕቲ ብዓሰርተታት ዝቁፀሩ ሰባት ከም ዝተቐትሉ ፀብጻባት ሓቢሮም ኣብቲ ኣብ ማእከላይ ዞባ ሞትፒ ዝተካየደ መጥቃዕቲ ብውሕዱ 30 ሰባት ከም ዝተቐትሉ ኣገልግሎት ዜና ኤኤፍፒ ሓቢሩ ካልኦት ዲፕሎማስያዊ ምንጭታት ግን ቁፅሪ ናይቶም ጉዳያት ክሳብ 50 ከም ዘበፅሕ እዮም ዝገልፁ ኣሜሪካ ሓደገኛ ወተሃደራዊ ዕንደራ ትመርፀላ ክትብል ኢራን ከሲሳ ሚኒስትር ጉዳያት ወፃኢቲ ሃገር ኣባስ ኣራግቺ ኣብ ኤክስ ኣብ ዘውፅኦ መግለፂ ዋሽንግተን ዲፕሎማስያዊ ፍታሕ ኣብ ጠረጴዛ ምስ ቀረበ ናብ ወተሃደራዊ ረፅሚ ምኻድያ ትመርፀላ ክብል ነዒፉ ሓይልታት ኣሜሪካን ኢራንን ኣብ መፃበቢ ሆርሙስ ተኽሲ ድሕሪ ምልዋጦም እያ ቴሄራን ነቲ መግለፂ ሂባ እቲ ዝሓሓ ሓሊፉ ክካየድ ዝቐነየ ረፅሚ ብዘየገድስ ግን እቲ ክልቲኦም ወገና ዝተሰማምዕሉ ምቁራፅ ተኽሲ ኣብ ቦትኡ ከም ዘሎ ዶናልድ ትራምፕ ገሊጹ ኣሎ ፕረዚደንት ቦትስዋና ነበር ኣብ መበል 86 ዓመቱ ዓሪፉ ካብ 1998 ክሳብ 2008 ፕረዚደንት ናይታ ብማኣድን ባህርያዊ ፀጋታትን ዝሃብተመት ሃገር ደቡብ ኣፍሪካ ኮይኑ ዘገልገለ ፌስተስ ሞጋ ኣብቲ ሃገር ዲሞክራሲ ንክሰፍን ብዝገበሩ ኣበርክቶ ሽልማት ዝረኸበ እዩ እቲ ኣብ እዋን ዘመነ ስልጣኑ ተኸሲቱ ዝነበረ ሓያል ልብዒ ለበዳ ሕማም ኤድስ ንምክልኻል ብዝተኸተሎ ፖሊሲ ከምኡ እውን ግጭታት ንምፍታሕ ብዝወሰዶ ተበግሶታት እውን ዳ ዘትረፈ እዩ ፕረዚደንት ኣሜሪካ ኣብ ልዕሊ ሃገራት ኤውሮጳ ዝለዓለ ቀረፅ ክውስን ከም ዝኽእል ዳግማ የጠንቂቑ ዶናልድ ትራምፕ ምስ ፕረዚደንት ሕብረት ኤውሮጳ ኦርሱላ ቮን ደር ላይን ድሕሪ ዘካየዱ ናይ ቴሌፎን ዝርርብ ኣብ ዝሃቦ መብርሂ ክሳብ 4 ሓምለ ኣብ ዘሎ እዋን ኣብ ልዕሊ ንግዳዊ ኣቑሑ ኣሜሪካ ዝተገብረ ቀረፅ ናብ ባዶ እንተዘይወሪዱ ኣዝዩ ዝለዓለ ቀረፅ ከም ዝገብር ኣፍሊጡ ኣሎ ቢቢሲ ኣብ ኢትዮጵያን ዝተፈጸመ ጾታዊ ዓመፃት ዘቃልዕ ጸብጻብ ብምውፅኡ ሽልማት ኣምነስቲ ኢንተርናሽናል ተዓዊቱ እቲ ንቢቢሲ ወርልድ ሰርቪስ

ምዕራቡ ዝተዋህበ እዩ እቲ ቀቲሎም እንተዝኾነ መሓሸኒ ህይወት ደቂ ኣንስትዮ ዝዕኒ ዘሎ ዝተረስዐ ኩናት ብዝብል ርእስቲ ዝወፀ ፅብጻብ ኣብቲ ዝበለፀ ነዊሕ ዓንቀፅ ኣብ ዝብል ናይ ፅሑፍ ውድድር ቀሪቡ እዩ ተዓዊቱ ዘሎ እቲ 6 ወርሒ ዝወሰደ መርመራ ግዳያትን ሰብ ሙያ ጥዕናን ብዝሃብዎ ቀጥታዊ መርትዑታት ዝተዳለወ ኮይኑ ነቲ ተኸዊሉ ዝነበረ ግፍዕታት ዘቃልዕ እዩ እቲ ፅብጻብ ኣብቲ ካብ 223 ነቲ ሒዙ ኣብ ክልል ኣምሓራ ዝካየድ ዘሎ ግጭት ዝተፈፀመ ፆታዊ ዓመፅ ዝርከብ ከቦ ግፍዕታት ሰኒድሎ ቃለ መሕተት ዝገበሩን ኣብቲ ጉዳይ መፅናዕቲ ዘካየዱን ተመራመርትን ሰብ ሙያ ጥዕና ኣብቲ ክልል ዘሎ ህዝባዊ ኣገልግሎት ጥዕና ክፈርስ ከም ዝኽእል ኣጠንቂቖም ነይሮም ብሰንኪ መንግስቲ ኣንቢርዎ ዘሎ እገዳታት ምንቅስቃስን ሓደገኛ ኩነታት ፀጥታን ጋዜጠኛታት ናብቲ ብግጭት ዝተወልዐ ከባቢታት ብምእታው ቀፃሊ ፀብጻባት ክህቡ ከም ዘይከኣሉ ይግለፅ እቲ ኣብ ክልል ኣምሓራ ዘሎ ግጭት ኩናት 2 ዓመት ትግራይ ኣብ ሕዳር 222 ብመሰረት ስምምዕ ፕሪቶርያ ደው ድሕሪ ምባሉ እዩ ተወሊዑ እቲ ኣብ መንጎ ሕወሓትን ማእከላይ መንግስቲ ኢትዮጵያን ዝተፈረመ ስምምዕ ኣብ ልዕሊ ሲቪላውያን ዝፍፀም ፆታዊ ዓመፅ ዝርከቦ ግፍዕታት ደው ክብልን ግዳያት ፍትሒ ክረኽቡን ዘጠቃልል እዩ እንተኾነ እቲ ምግሃስ መሰላት ደቂ ኣንስትዮ ኣብ ክልል ኣምሓራ ከም ዝቐፀለ እቲ ፀብጻብ የመልክት ሰብ መዚ ኢትዮጵያ ነዝቐረበሎም ክስታት ምግሃስ መሰላትን ግፍዕታትን ክነፅግዎ ምፅንሖም ይፍለጥ መንግስቲ ምስቲ ኣብ ክልል ኣምሓራ ዘሎ ግጭት ብዝተሓሓዝ ኣብ ልዕሊ ደቂ ኣንስትዮ ንዝተፈፀመ ዓመፅ ንምፅራይ መርመራ ከም ዝካየድ እኳ ተገሊፁ እንተነበረ ዛጊት ውፅኢት ናይቲ መፅናዕቲ ንህዝቢ ኣይቀረበን ሽልማት ሚድያ ኣምነስቲ ኢንተርናሽናል ካብ ዝሓለፈ ዓመት ጀሚሩ ምስ ሰብኣዊ መሰላት ዝተኣሳሰር ጋዜጣዊ ስራሕ ኣፍልጦ ዝህብ ኮይኑ 11 ዝተፈላለየ ክፍልታት ዘለዎ እዩ እቲ ኣጋጣሚ ንውልቃውን ሞያውን ሓደጋ ብምስጋር ንሰብኣዊ ምግሃስ መሰላት ዘቃልዑ ጋዜጠኛታት ኣፍልጦ ዝህብ እዩ ኣብ ክልል ኣምሓራ ዝቕፅል ዘሎ ኩናት ኣብ መንጎ ዕጡቋት ኣምሓራ ፋኖ ብሓደ ወገን ሓይልታት ፌደራላዊ መንግስትን እቲ ክልልን ከዓ በቲ ካልእ ዝካየድ እዩ ኣብ መወዳእታ ኢንስታግራም ካብ ሎሚ ጀሚሩ ቀጥታዊ ሕልፍ ምስጢራዊ መልእኽቲ ምስዳ ደቀዋሪፅ ኣሎ እቲ ኣገልግሎት ተጠቀምቲ ዝተመስጠረ መልእኽቲ ናብ ተቐባሊ ክሰዱ ዘኽእል እኳ እንተነበረ ሰብ መዚ ፀጥታ ብቐሊሉ ዘይረኽብዎ ብምዃኑ ንቐልዑ ዝርከብዎም ሰባት ንዘየድሊ ትሕዝቶታት ክቃልዑ ይገብር ኣሎ ተባሂሉ ክንቀፍ ፀኒሑ እዩ ዝኸበርኩም ተኸታተልትና ናይ ሎሚ በደና መደብና ብዝዛዝብና ኣለና ምስ ኣዋሃዲት መደብ ላይን ፅጋብ ክኢላ ቴክኒክ ዴቪስ ማሳሩ ከምኡ እውን ኣነ ዓወት ገብረ እግዚኣብሔር ብሓባር ሰሰናዩ እናተመነና በዚ ንሰናበተኩም